0: SBS, a world of difference. You're with SBS Amharic on mobile, online and on radio.
1: SBS Amharinya gar not be mobile, online na radio. የዛሬውን ስርጭታችንን የምናስተላልፍበት ምድር ለማዳዊ ባለቤቶችን አንስተን ዕውቅናን ልንቸር እንወዳለን። የኤስቢኤስ አማርኛ ፕሮግራም ለኩሊናገር ውራንቹሪ ወይ ውራንግ ሰዎች ለሁንና ቀደምት አረጋውያን አክብሮቱን ይገልጣል። እንዲሁም ዛሬ ስርጭታችንን ለምታደምጡበት ለአቦርጂናልና ቶረስ መሽመጥ ደሴት ምድር ለማዳዊ ባለቤቶች ዕውቅናን ይቸራል።
2: ረቡ ሰኔ 10 2018 አድማጮቻችን እንደምን አርፍዳችኋል? ዘወትር ረቡ በአውስትራሊያ ሰዓት አቆጣጠር ከቀኑ 12 ሰዓት እስከ 1 ሰዓት ድረስ በቀጥታ ከኤስቢኤስ ሬዲዮ ጣቢያ የምናስተላልፈውን የአማርኛ ቋንቋ ፕሮግራም ስርጭታችንን አሁን ጀምረናል። ሀገርኛ ሪፖርትና የቃለ ምልልስ ዝግጅቶቻችን ተከታተዋል። ሀገርኛ ሪፖርት የዜጎች የግል መረጃ ለምርመራና ለደህንነት ተግባራት እንዳይውል የሚከለክል አዲስ የስታስቲክስ ረቂቅ አዋጅ መዘጋጀቱን ቀዳሚ ትኩረቱ አድርጓል። የቃለ ምልልስ ዝግጅቶቻችንም ተካተዋል። እስከ ፕሮግራማችን ማብቂያ ቆይታችሁ ከኛ ጋር ይሁን። የፕሮግራሙ አዘጋጅና አቅራቢ ካሳሁን ሰቦቃ ነኝ።

0: ወደ ዝርዝር ዜናዎቹ ከመለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። ባደንዛጅ እጽ ሳቢያ ህይወታቸው የሚያልፉ አውስትራሊያውያን ቁጥር በመኪና አደጋ ህይወታቸው ከሚያልፉት መብለጡ ተመለከተ። አውስትራሊያ የመካከለኛ ምስራቅ ጉዞ ማስጠንቀቂያዋን አላለች። FIFA የዓለም ዋንጫ ውድድር 6ኛ ቀኑን አስቆጥሮ ቀጥሏል የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። በ2024 ከመጠን ያለፈ አደንዛዥ እጽ በመውሰድ ለልፈተ ህይወት ታረጉ አውስትራሊያውያን ቁጥር አዲስ ሪኮርድ ማስመዝገቡን አንድ አዲስ የወጣ የጤና ሪፖርት አመልክቷል። ገለልተኛ በሆነው የህዝብ ጤናና ደንዛጅ እጽ ፖሊሲ ድርጅት ፔኒንግተን ኢንስቲትዩት እንዳስታወቀው 2596 ሰዎች ከደንዛጅ እጽ ጋር በተያያዘ ህይወታቸው ያጡ አውስትራሊያን ቁጥር ካለፈው አመት ጋር ሲነጻጸር በ11% አሻቅቧል። ከ2000 በላይ የሆኑት ሞቶች የተመዘገቡት ሆን ተብሎ ታስበበት እንዳልሆነና በአሁኑ ወቅት አውስትራሊያ በቀን 7 ሰዎች ያህል ከመጠን ያለፈ አደንዛዥ እጽ በመውሰድ ህይወት እያጣች ነው ሲል ሪፖርቱ አመልክቷል። በሪፖርቱ መሰረት ከመጠን በላይ በሆነው አደንዛዥ እጽ ሳቢያ የሚያልፉ ህይወቶች ቁጥር በሀገር አቀፍ ደረጃ በመኪና አደጋ ህይወታቸው ከሚያልፉ ሰዎች ቁጥር በጥፍ ያለፈ ሆኖ ተገኝቷል ብሏል። የቀሲስ ቢል ክሩስ ፋውንዴሽን መስራች ቀሲስ ቢል ክሩስ ሪፖርቱን ተመርኩዘው የቤት አልባ ጎዳና ተዳዳሪነትና የደንዛዥ እጽ ሱስን በማያያዝ ጉዳዩ የማንቂያ ደወል ተደርጎ እንዲታሰብ ያሳስቡ፣ ከወንጀለኝነት ይልቅም ካሳሳቢ የጤና ጉዳይነት አኳያ እንዲታይ ሲሉ አመላክተዋል። አክለውም
1: The number of deaths by drug overdose exceeding car smash deaths
0: ከመጠን ያለፈ አደንዛዥ እጽ በመውሰድ ጋር የተያያዙ የሞት ቁጥሮች የመኪና ግጭት ሞቶች ቁጥርን አልፎ መሄድ በእጅጉ የማንቂያ ደወል ነው። ባለፉት ጊዜያት እንዲያሆኑ የሚያውቀው በ1990ዎቹ ነው። ህጋዊ እርምጃ መውሰዱ ከቶንም ችግሩን ከድጡ ወደ ማጡ የሚያሻግር ነው። ስልታዊ ለውጥ ልናደርግ ይገባናል። የአደንዛዥ እጽ መውሰድን ከህግ ጉዳይነት ይልቅ በጤና ጉዳይነት ልንወስደው ይገባናል። እንዲያ በማድረግም ችግሩን አነስ ያለ እንዲሆን ማድረግ እንጀምራለን ብለዋል። ልጆች ብርቱ ወንጀሎችን እንዲፈጽሙ የሚመለምሉ አዋቂዎች ለፓርላማ በቀረበው አዲስ ህግ መሰረት የዕድሜ ልክ ቅጣት ያገኛቸዋል። የቪክቶሪያ ፕሪሚየር ጃሲንታ አለን ድንጋጌው ኢላማ ያደረገው ለችግር የተጋለጡ ታዳጊ ወጣቶችን በመሳብና በነሱ እግር ተተክተው ወንጀል እንዲፈጽሙ የሚያደርጉ የተደራጀ ወንጀል መሪዎችን እንደሁ አመላክተዋል። የቪክቶሪያ ጠቅላይ አቃቤ ህግ ሶኒያ ኪክኒ ድንጋጌው ማውጣት ያሻው ሂደቱ አውስትራሊያ ውስጥ እያደገ መምጣቱን ተከትሎና የባህር ማዶ የወንጀል መረቦች ቴክኖሎጂና ማህበራዊ ሚዲያን ተጠቅመው ታዳጊ ወጣቶች ማህበረሰቡን በእጅጉ በሚጎዳ አደጋ የሚዳርጉ ወንጀሎችን እንዲፈጽሙ ምልመላዎችን ማድረጋቸውን አስመልክተው እንደሁ ተናግረዋል። በማከለም
2: These evil puppet masters are recruiting children to commit
0: Satan ዘዋሪዎች ህፃናትን ይመለምላሉ እዚህ ቪክቶሪያ ውስጥ ብርቱ ወንጀል ተግባራትን እንዲፈጽሙ። ይህ አዲስ ህግ ግብር ላይ የሚውለው ባስቸኳይ ሳይውል ሳያድር ነው። የዕድሜ ልክ እስራትን የያዘ ነው። ለዚህ አይነቱ ተግባራት ብርቱ የማስጠንቀቂያ መልእክትንም የሚያሳልፍ ነው። እንዲህ ያሉ የኒህ ሰይጣን ወነቢስ ወረበሎች በምንም አይነት በመቻቻል የሚታለፉ አይደሉም። የዕድሜ ልክ እስራት ያገኛቸዋል ብለዋል። የፌደራል መንግስቱ የመዋለ ህፃናት መስክ ገጥሞት ያለውን የሰራተኞች እጥረት ለመታደግ በመላ ሀገሪቱ ላሉ የቅድመ መደበኛ ትምህርት አስተማሪዎች የ15% ደሞዝ ጭማሪ አድርጓል። የትምህርት ሚኒስትር ጄሰን ክሌር የተሻለ ደሞዝ አስተማሪዎችን ለመሳብና ለማቆየት አጋዥ ይሆናል ብለዋል። የዩናይትድ ስቴትስ እና ኢራን የሰላም ስምምነትን ተከትሎ አውስትራሊያ ጥላ የነበረውን የመካከለኛ ምስራቅ የጉዞ ማስጠንቀቂያ አላልታለች። የአውስትራሊያ የውጭ ጉዳዮችና ንግድ ሚኒስቴር ወደ ባህሬን፣ እስራኤል፣ ኩዌት፣ ኳታር እና የተባበሩት አረብ ኤምሬትስ የትጓዙ ማስጠንቀቂያውን ወደ እነዚህ ሀገራት የሚደረጉ ጉዞዎችን አስመልክቶ መጓዝ ካሹ ጉዞውን ያስቡበት ወደሚል መሳሰቢያ አሻሽሎታል። ሆኖም ወደ ተወሰኑ የእስራኤል አካባቢዎች የሚደረጉ ጉዞዎችን በማመላከት የከፍተኛ ማስጠንቀቂያ ደረጃውን ዝቅ አላደረገም። እየተካሄደ ባለው የፊፋ እግር ኳስ የዓለም ዋንጫ የስድስተኛ ቀን ውድድር ኖርዌይ ኢራንን፣ ኢራቅን 4-1፣ ፈረንሳይ ሴኔጋልን 3-1 ረትተዋል። ኢራንና ኒውዚላንድ 2-2 አቻ ተለያይተዋል። በዚሁ ወደ ውጭ ምንዛሪ ተመና መረለን። አንድ የአውስትራሊያ ዶላር 111 ኢትዮጵያ ብር ከ09 ሳንቲም ይዘረዘራል። አንድ የአውስትራሊያ ዶላር 70 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 60 ዩሮ ሳንቲም ይዘረዘራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማለን። ሲድኒ በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 13፣ ከፍተኛ 23። ሜልበርን ያካፋል። ዝቅተኛ 16፣ ከፍተኛ 19። ብሪስበን በከፊል ደመናማ ይሆናል። ዝቅተኛ 13፣ ከፍተኛ 23። ፐርስ በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 5፣ ከፍተኛ 17። አድላይድ ያካፋል። ዝቅተኛ 11፣ ከፍተኛ 16። ሆባርት ያካፋል። ዝቅተኛ 11፣ ከፍተኛ 18። ካምብራ ያካፋል። ዝቅተኛ 7፣ ከፍተኛ 17። ዳርዊን ያካፋል። ዝቅተኛ 22፣ ከፍተኛ 31። አዲስ አበባ በከፊል ፀሐያማ ይሆናል። ዝቅተኛ 14፣ ከፍተኛ 24። ዜናዎቹን ከማጠቃለላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። በአደንዛዥ እጽ ሳቢያ ሕይወታቸው የሚያልፈው አውስትራሊያውያን ቁጥር በመኪና አደጋ ሕይወታቸው ከሚያልፈው መብለጡ ተመለከተ። አውስትራሊያ የመካከለኛ ምስራቅ የጉዞ ማስጠንቀቂያዋን አላላች። የፊፋ የዓለም ዋንጫ ውድድር ስድስተኛ ቀኑን አስቆጥሮ ቀጥሏል። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው።

0: Ice Cube's Big Three is back. The most physical, fierce, and competitive basketball league on earth returns to CBS this Saturday. Three-time Big Three MVP ISO Joe Johnson and the reloaded Detroit Amps battle two-time Big Three championship coach Steven Jackson's DMV trilogy, followed by Big Three's most intense rivalry. Defending champions Miami 305 and Michael Beasley chasing his third straight MVP take on Dwight Howard, coach Nick Young, and the LA Riot. Watch Big Three Saturday, 4 p.m. Eastern, 1 p.m. Pacific on CBS. Catch replays Monday, 8 p.m. on BET.
1: Want instant MVP status? Join the new Dick's Scorecard Plus program. For $99, Scorecard Plus members enjoy 1 year packed with perks, like $80 in annual bonus rewards, free shipping with no minimum purchase, triple points on two purchases, and more. That's over $160 in benefits. Join Dick's Scorecard Plus today and score more than ever. Tap the banner to learn more. Exclusions and terms apply. Visit dicks.com/scorecardplus for details.
2: SBS Audio.
3: ከሳቢው ጋር እንዲገጥም ተጫዋች የሚለው ይጫ
4: ያውጃ ዳዲያ ጀምበሃለማ
5: SBS Chill.
6: SBS Pop Asia. Non-stop Asian pop.
7: Can you describe that feeling for people who haven't experienced it?
8: SBS Hindi uplabd garwata hai.
9: Far from the partisan politics.
3: ሰብሰብላይ በሆኑ ቋንቋዎች ዜናዎችን የያዘ ከውስጣዊ ስሜቶ ጋር የሚገጥም ሙዚቃና ማራኪ ፖድካስቶች ከተሸፈኑበት ለመገለጥ ይጠብቆታል.
2: sbs.com.au/audio.
3: ወደ ቀጣዩ የአገርኛ ሪፖርት ከማምራታችን በፊት በአሁኑ ወቅት የዓለም ዋንጫ እግር ኳስ ውድድርን እየተካሄደ ባለው ውድድር አርጀንቲና አልጄሪያን 1-0 እየመራች ትገኛለች። የግማሽ ፍጻሜ ማጠቃለያ ላይ ደርሰዋል። በዚሁ ወደ አገርኛ ሪፖርት ስናመራ የዜጎች የግል መረጃ ለምርመራና ለደህንነት ተግባራት እንዳይውል የሚከለክል አዲስ የስታስቲክስ ረቂቅ አዋጅ መዘጋጀቱን ቀዳሚ ወዳደረገው አገርኛ ሪፖርት እናመራለን። እንደመቀ ከበደ እንደሚከተለው አጠናቅሮታል። አገርኛ ሪፖርት
10: የዜጎች የግል መረጃ ለምርመራና ለደህንነት ተግባራት እንዳይውል የሚከለክል አዲስ የሳሲክስ ረቂቅ አዋጅ ተዘጋጀ። በሳሲክስ ራዎች ወቅት የሚሰበሰብ የግለሰቦች መረጃ ለምርመራ ለደህንነት ለህግ ማስከበር ወይም ለአስተዳደራዊ ውሳኔዎች እንዳይውል በግልጽ የሚከለክል አዲስ የሳሲክስ ረቂቅ አዋጅ ተዘጋጅቶ ለህዝብ ተወካዮች ምክር ቤት ቀርቧል። ለልማት ቅዶች፣ ለፖሊሲ ቀረጻና ለመንግስታዊ ውሳኔዎች የሚያገለግሉ ተአማኒ መረጃዎችን በዘመናዊ መንገድ ለማመንጨት የታለመው የረቂቅ አዋጅ ከ20 ዓመታት በላይ ያስቆጠረውን ነባር የሳሲክስ ህግ ለመሙላት የተዘጋጀ መሆኑ ተገልጿል። በመንግስት መረጃ ሰባሰብና ትንተና ስርዓት ውስጥ እየተፈጠሩ ያሉ የቴክኖሎጂ እድገቶችን ለማስተናገድ የተዘጋጀ ነው የተባለው ይህ ረቂቅ ጂኦስፓሻል መረጃዎች፣ ዲጂታል ምንጮችና በሴንሰር የተደገፉ የመረጃ አገልግሎቶችን ወይም ስርዓቶችን እንደ ሳሲክስ መረጃ ምንጮች ዕውቅና ይሰጣል ተብሏል። ረቂቅ አዋጁ ተቋማዊ ተጠያቂነትን፣ ግልጽነትንና ማሙያዊ ነጻነትን ለማጠናከር ያለመ ነው የተባለ ሲሆን በብሔራዊ ደረጃ የሚታዩ የመረጃ ድግግሞሾችን እና እርስ በርስ የሚጋጩ ዳታዎችን በማስቀረት የኢትዮጵያ ሳሲክስ ስርዓት ከዓለም አቀፉ መስፈርቶች ጋር ለማጣጣም ያገለግላል ተብሏል። በረቂቁ መሰረት የኢትዮጵያ ሳሲክስ አገልግሎት በአዲስ መዋቅር እንደገና የሚቋቋም ሲሆን የራሱ ቦርድና ስራ አመራር ይኖረዋልም ተብሏል። ተቋሙ ለፕላንና ልማት ሚኒስቴር ተጠሪ ቢሆንም በቴክኒካዊና በሳሲክሳዊ ጉዳዮች ላይ ሙሉ ሙያዊ ነጻነት እንደሚ ኖሮም ተደንግጓል። በተጨማሪም ብሔራዊ የሳሲክስ ስርዓት በሚል አዲስ ባቀፍ የተለያዩ የመንግስት ተቋማት የሚሰበስቧቸው መረጃዎች ተቀናጅተውና ወጥ ሆነው እንዲሰሩ የሚያስችል አሰራር ይዘረጋለታል። ማንኛውም ተቋም የሚያመነጨው መረጃ በብሔራዊ የዳታ ጥራት ቁጥጥር ማዕቀፍ ውስጥም ማለፍ ይኖርበታል ይላል። የዜጎች የግል መረጃ ጥበቃ ከረቂቁ ዋና ዋና ድንጋጌዎች አንዱ ሲሆን በሳሲክስ ተግባር የተሰበሰበ የግለሰብ መረጃ ለሳሲክስ ዓላማ ብቻ እንደሚውልም ይደነግጋል። ይህ መረጃ ማንኛውም ሀገራዊም ሆነ ዓለም አቀፍ ተቋም ዘንድ ለምርመራ ለደህንነት ለህግ ማስከበር ወይም ለአስተዳደራዊ ውሳኔ እንዳይውልም በግልጽ ይከለክላል። በተጨማሪም የግለሰቦችን ማንነት የሚያሳዩ መረጃዎችን የያዙ ቅጾች ለሳሲክስ ዓላማ አስፈላጊነታቸው ካበቃ በኋላ ወዲያውኑ መወገድ እንዳለባቸውም ይደነግጋል። የግለሰቦችን ማንነት የሚገልጽ መረጃ ያለ ፈቃድ ማስተላለፍ በወንጀል ተጠያቂነት የሚያስከትል ይሆናል ተብሏል። በሌላ በኩል በመረጃ ሰባሰብ ሂደት ላይ ትብብር የማያደርጉ ወይም ለተሳሳተ መረጃ የሚሰጡ አካላት በህግ ተጠያቂ ይሆናሉ በረቂቁ መሰረት። የሚኒስትሮች ምክር ቤትም በ55ኛ መደበኛ ስብሰባው ረቂቅ አዋጁን ከመረመረ በኋላ አስፈላጊ ግብዓቶችን በማከል ለህዝብ ተወካዮች ምክር ቤት መምራቱ ተገልጿል። በመጨረሻው የምክክር ምዕራፍ ላይ በሆነም አካታች የምክክር ጉባኤ ለማካሄድ በማንኛውም ጊዜ ወደ ምክክሩ ለሚመጡ አካላት በሬ አሁንም ክፍት ነው አለ የኢትዮጵያ ሀገራዊ የምክክር ኮሚሽን። ኮሚሽኑ ይህንን ያስታወቀው በኦሮሚያ ክልል በትጥቅ ትግል ላይ ቆይተው ከተመለሱ አካላት ጋር ውይይት ባካሄደበት ወቅት ሲሆን፣ አካታች የምክክር መድረክ ለማካሄድ እስካሁን በምክክሩ ላልተሳተፉ አካላት በሩ ክፍት መሆኑንም አሳውቋል። የውይይት መድረኩን በንግግር የከፈቱት ዋናው ኮሚሽነር መስፍን አራያም በክልሉ ታጥቀው ሲንቀሳቀሱ የነበሩና በአሁኑ ሰዓት ሰላምን መርጠው ለተመለሱ አካላት የሰላምን መንገድ መርጠው በመምጣታቸው ምስጋና አቅርበው መድረኩ የቀሩ ወገኖችን ወደ ሰላም ለማምጣት ያስችላልን ብለዋል። ለሁለት ቀናት በሚቆየው በዚህ የውይይት መድረክ ተሳታፊዎች አጀንዳቸውን ለምክክር ኮሚሽኑ እንደሚያስረክቡም ይጠበቃል ተብሏል። ባለፉት 9 ወራት በኤሌክትሪክ መሰረተ ልማት ላይ በተፈጸመ ስርቆት ሳቢያ ከ230 ሚሊዮን ብር በላይ ኪሳራ ደርሶብኛል አለ የኢትዮጵያ ኤሌክትሪክ አገልግሎት። የስርቆት ወንጀሉ የትራንስፎርመር ክፍሎችን፣ የመዳብ ገመዶችንና ለኮሪደር ልማት የተዘረጉ ኬብሎችን ያካተተ በመሆኑ በሀገሪቱ ላይ ከፍተኛ ማህበራዊና ኢኮኖሚያዊ ስብራት እያደረሰ ነው ብሏል። ድንገተኛ የኃይል አቅርቦት መቋረጥ የህብረተሰቡን የዕለት ተዕለት እንቅስቃሴ ከማስተጓጎሉም በላይ ተቋሙ ለአዳዲስ ልማቶች ሊያውል የነበረውን ጊዜና ሀብት የተሰረቁትን ለመተካት እንዲያውል እያስገደደው መሆኑንም ገልጿል። አገልግሎቱ በኢነርጂ አዋጁ መሰረት በዚህ ተግባር የተሳተፉ አካላትን ከ5 እስከ 15 ዓመት ጽኑ እስራት መቅጣት የሚያስችል ጠንካራ ህግ ማዕቀፍ ቢኖረውም በየአካባቢው የሚፈጸመው ስርቆትና ውድመት አሁንም ሊቀንስ አልቻለም ብሏል። ችግሩ ወደ ከፋ ብሔራዊ ቀውስ ከመድረሱ በፊት አስቸኳይ መፍትሄ ለመስጠት ህብረተሰቡና የጸጥታ አካላት መሰረተ ልማቶችን የመጠበቅ ኃላፊነታቸውን እንዲወጡ የኢትዮጵያ ኤሌክትሪክ አገልግሎት ጥሪውን አቅርቧል። የኢትዮጵያ ብሔራዊ ባንክ ባቀረበው የ100 ሚሊዮን ዶላር የውጭ ምንዛሬ ጨረታ የተጫራች ባንኮች የዶላር ፍላጎት ከ236 ሚሊዮን ዶላር በላይ እንደነበር ተገለጸም። ባንኩ በአሰራጨው ጨረታ የ1 ዶላር ዋጋ 158 ብር ነበር ብሏል። ለጨረታው ለ1 ዶላር የቀረበው ከፍተኛ ዋጋ 158 ብር እንደነበር የጠቀሰው ብሔራዊ ባንክ የጨረታው ዝቅተኛ ዋጋ ደግሞ 157 ብር ነበር ብሏል። በጨረታው 16 ባንኮች ተሳትፈው ዋል ያለው ብሔራዊ ባንኩ የውጭ ምንዛሬ ያገኙት ባንኮች ግን 8 ብቻ ናቸው ብሏል። ባንኩ ግንቦት 11 ባካሄደው የግማሽ ቢሊዮን ዶላር ጨረታ 1 ዶላር በ159 ብር ከ98 ሳንቲም መሸጡ ይታወሳል። የኢትዮጵያ አየር መንገድ የቀድሞ ዋና ስራ አስፈጻሚና የአፍሪካ አቪዬሽን ታዋቂ ፈርቀዳጅ የነበሩት ካፒቴን ዘለቀ ደምሴ በ87 ዓመታቸው አረፉም። ካፒቴን ዘለቀ በአቪዬሽን ዘርፍ ያበረከቱት አስተዋጽኦ የላቀ ሲሆን በተለይም በደርግ ስርዓት መገባደጃ የመጨረሻ ዓመታት አየር መንገዱን ከነበሩበት ፈታኝ ፖለቲካዊና ሌሎች ተያያዥ ቀውሶች በመታደግ የሚታወሱ ስኬታማው መሪ ነበሩ። እርሳቸው በፈረንጆቹ አቆጣጠር በ1992 ቦይንግ 767 አውሮፕላንን በዋና አብራሪነት ያበረሩም የመጀመሪያው ኢትዮጵያዊ ፓይለት ነበሩም። በቅርቡ በአየር መንገዱ 80ኛ ዓመት የምስረታ በዓል ላይ ለአየር መንገዱ እድገት፣ ደህንነትና ለትውልድ አብራሪዎች ማፍራት ባበረከቱት የላቀ አስተዋጽኦ ታላቅ ሽልማት ተበርክቶላቸው ነበር። ከታላቅ ሙያዊ ብቃታቸው ባሻገር ካፒቴኑ በታሪክ አጋጣሚዎች ውስጥ ጉልህ ሚና የነበራቸው ሲሆን ግንቦት 13 ቀን 1983 ዓ.ም የቀድሞ ፕሬዚዳንት ኮሎኔል መንግስቱ ኃይለማርያም ወደ ዚምባብዌ የወጡበትን የዳሽ 5 አውሮፕላን ሚስጥራዊ በረራ ዝግጅትና ደህንነት በአየር መንገዱ በኩል በበላይነት የመሩና የተከታተሉ የስራ ኃላፊ መሆናቸው በህይወት ታሪካቸው ተገልጿል። የኢትዮጵያ አየር መንገድ ለታላቁ የቀድሞ ስራ አስፈጻሚ ህልፈት የተሰማውን ጥልቅ ሐዘን ገልጿል። በሌላ የህልፈት ዜና የአንጋፋው የባህል ሙዚቃ ቀንቃኝ አርቲስት ሰማሃኝ በለው ሰሜ ባላገሩ ስርዓተ ቀብር ተፈጸመም። ድምጻዊ ሰማሃኝ በለው ባደረበት ህመም በህክምና ሲረዳ ቆይቶ ከዚህ ዓለም በሞት መለየቱ ይታወሳል። ድምጻዊው ለህዝብ ካበረከታቸው የሙዚቃ ስራዎች መካከል ነይ ዘመድዬ፣ እንዴት ነሽ፣ ደቦት እንስራ፣ ዘናበይ ባላገርና ሌሎች ይገኙበታል። ስርዓተ ቀብሩ ቤተሰቦቹ፣ ወዳጅ ዘመዶችና አድናቂዎቹ በተገኙበት በአዲስ አበባ ቡልቡላ መድኃኔዓለም ቤተክርስቲያን ተፈጽሟል።
3: Hagarinya Report.
2: SBS is Australia's most trusted multilingual broadcaster. Our listeners are loyal, highly engaged, and have supported countless local businesses. We offer advertising packages for businesses of all sizes. Our experienced sales team will guide you through the process of owning a great campaign. Bring your own ad or have our production team make you something in one of our 68 languages. Start the conversation with your new audience today. Email sales@sbs.com.au.
5: Starting a new life in Australia isn't easy.
11: A lot of companies have rejected me.
12: Sometimes I feel like, oh, I'm gonna quit, I've give up.
5: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts.
13: sbs.com.au/amharican የርሶ የኦንላይን ቤት ያድርጉት። ወቅታዊ ዜናዎች፣ ወቅታዊ ጉዳዮችና መዝናኛን ከsbs.com.au/amharic ያግኙ። SBS አማርኛን ማድመጥ ያስደስቶታልን? ወጎን በፌስቡክ ገጻችን ይከተሉ፣ ላይክ አድርጉን፣ አታዮችንም ያጋሩን። SBS Amharic በፌስቡክ።
14: በዚሁ ወደ ቀዳሚ ቃለ ምልልሳችን እናመራለን። ከደራሲ ጌታቸው በቀለ ጋር ያካሄድነው ነው። እንሆን
15: አቶ ጌታቸው በለጠ ኢትዮጵያ ደራሲያን ማህበር ፕሬዝዳንት፣ በቀድሚያ ደራሲ የምንለው ማን ነው? የደራሲነት ብቃትስ የሚለካው እንደምን ነው?
16: ደራሲ ስንል ለሁለት አጣጫ ማየት ይኖርብናል። አንደኛው የተጻፈ ጽሁፍ በመጽሐፍ መልክ ወይንም ደግሞ ባይታተም በጽሁፍ መልክ የሚያወጡትን ባለሙያዎች ወይም ተሰጥኦ ያላቸው ሊሆን ይችላል። በሌላም አንጻር ስናይ ምንም እንኳን ትምህርትም የመጽሐፍም እውቀት ባይኖራቸው፣ ነገር ግን ከህዝብ ውስጥ ያለውን ሀብት ይሄ ስነ ቃል የምንለውን እያወጡ ተረቶቹን፣ ምሳሌዎቹን፣ ታሪኮቹን የሚተርኩትም እነሱም ከማህበረሰቡ የወሰዱት የጥበብ ስራ ስለሆነ ምንም እንኳን በጽሁፍ የማስፈራቅም ባይኖራቸው ከያኔዎች ናቸው፣ እንደሚታቀው የጥበብ ሰዎች ናቸው። ስለዚህ ድርሰት ለእኔ የአቶ በዓሉ ግርማን አንድ ጥቅስ ያስታውሰኛል። ምንድን ነው የሚለው? እያንዳንዱ ሰው በልቡ ትንሽ ጥራዝ መጽሐፍ አለ። ያን መጽሐፍ የልባቸውን መጽሐፍ አውጥተው አሳትመው ለህዝብ ያደረሱ ብዙሃን ናቸው። ከነ መጽሐፋቸው ግን የሞቱት ብሎ ሌላውን ተቃራኒ አቅጣጫ አመላክታል። እና ድርሰት በተለይ እንደኛ አይነት በስነ ቃል የበለጸገ ማህበረሰብ ውስጥ ደራሲ ከሌ ነው አሳትሞ ስላሰራጨ ነው ብቻ ብለን እንደው ጥርት ያለ ድምዳሜ ለመስጠት ያስቸግራል። ለማንኛውም ድርሰትን ከዚህ አቅጣጫ ማየት ይቻላል።
15: መልካም። ኢትዮጵያውያን ደራሲያን ኢትዮጵያ ውስጥ ለስነ ጽሁፍ እድገትና ለማህበራዊና ፖለቲካዊ ለውጦች ምን ያበረከቱት አስተዋጽኦ አለ ማለት ይቻላል? በየስርዓቱ ለምን በቅድሚያ ከቅርቡ የቀዳማዊ ኃይለ ሥላሴ አገዛዝ ዘመን አንጀምረን በዛ ዘመን የነበሩ ደራሲያን ምን አስተዋጽኦዎች ያበረክተዋል ለስነ ጽሁፍ እድገትና ለማህበራዊና ፖለቲካ ለውጦች?
16: የኢትዮጵያ ደራሲያንን በተመለከተ ከሌሎች የአፍሪካ ደራሲያን የሚለያቸው የራሱ የሆነ ባህሪ አለው። ከኢትዮጵያ ደራሲያን ማህበር አመሰራረት ጋር ተያይዞ የምናነሳቸው ጉዳዮች እንደሚታወቀው እንዳሉት እርሶ ከቅርብ ዘመናት ጀምሮ ያለውን እንኳን ብንመለከት በፋሺስት ወረራ ዘመን ከ1928 እስከ 1933 በኢትዮጵያ አቆጣጠር በእነዚያ 5 ዓመታት ውስጥ የኢትዮጵያ ሁለንተናዊ ህይወት እውነት ለመነጋገር ወድሟል ማለት ይቻላል። የኢኮኖሚ ስርዓቱ ወድሟል በፋሺስት ጣሊያ ወረራ ምክንያት። የፖለቲካ ስርዓቱ ወድሟል። የትምህርት ስርዓቱ ወድሟል። ሁሉም ነገር እንዳልነበር የተንኮታኮቱበት አመታት ነበሩ። እርግጥ አንዳንድ የፋሺስት ኢጣሊያ ያደረጋቸው ቤቶች ዛሬም ድረስ አገልግሎት ላይ የዋሉ መንገዶች፣ ቤቶች ይኖራል። ነገር ግን በአንጻሩ ስናይ ኢትዮጵያዊ የፖለቲካ ስርዓት፣ ኢትዮጵያዊ የትምህርት ስርዓት፣ ኢትዮጵያዊ ኢኮኖሚ ስርዓት እንዳለ ሙሉ ለሙሉ ፈርቶ ወደ አውሮፓዊ ቅኝት የሚሄድበት ጊዜ ነበር እና በዛን ወቅት በሀገራችን በከፍተኛ የኃላፊነት ስልጣን ላይ ያሉት እንደነ ግርማቸው ተክለሐዋርያት፣ እንደነ ከበደ ሚካኤል፣ እንደ ሌሎቹም አይነት ታላላቅ አባቶቻችን በ1952 ዓ.ም ባሌ ሰራዊት ከተባረረ በኋላ ከተወሰኑ ጥቂት አመታት በኋላ በተለይ ወጣቱ የማስተማሪያ ቋንቋውን የሚማርበት መጽሐፍት የለውም እና ምን እናድርግ የሚል እየተገናኙ ይወያዩ ነበረ። የአሁኑም ፕሬዚደንት፣ የሀገሪቱ ፕሬዚደንት ግርማ ወልደ ጊዮርጊስ እና ሌሎችም እየተገናኙ ይወያዩ ነበር እና ይህንን የትምህርት ክፍተት ለመምራት በከፍተኛ የመንግስት የስራ ኃላፊነት ላይ ያሉ ናቸው። ብዙዎቹ ስማቸው መዘርዘር አሁን ከጊዜ አንጻር ባይቻልም እነዚህ ሰዎች ናቸው ኢትዮጵያ ደራሲያን ማህበርን የመሰረቱት። እንዳሰቡትም ብዙዎች በዛ ዘመን የተጻፉት በ1952 ነው።

0: You're listening to SBS.
1: Ice Cube's Big Three is back. The most physical, fierce, and competitive basketball league on earth returns to CBS this Saturday. Three-time Big Three MVP ISO Joe Johnson and the reloaded Detroit Amps battle two-time Big Three championship coach Steven Jackson's DMV trilogy, followed by Big Three's most intense rivalry. Defending champions Miami 305 and Michael Beasley chasing his third straight MVP take on Dwight Howard, coach Nick Young, and the LA Riot. Watch Big Three Saturday, 4 p.m. Eastern, 1 p.m. Pacific on CBS. Catch replays Monday, 8 p.m. on BET.
2: ምን መንግስት የኢትዮጵያ ደራሲያን ማህበር ወይም ደግሞ ደራሲያኖች ምን ያደረጉት አስተዋጽኦ አለ ለስነ ጽሁፍ እድገትና ለማህበራዊና ፖለቲካዊ ለውጦች በተለይም የአብዮት ወቅት ስለነበረ በዛ ጊዜ ብዙ እንቅስቃሴ ታይቷል ያንን ሊገልጹልን ይችላል?
3: አዎ እንግዲህ ከማህበር ወጣ ብለን ስናይ በተለይ የዚህ ለውጥ በየደርግ ሰዓት ወደ መምጫ ዋዜማ ላይ 1950ዎቹ ማህበሩ ከተመሰረተ በኋላ አባል ይሁንም አይሁንም ስለ ኢትዮጵያ ስለ ጽሁፍ ስለምንናገር የአዲስ አበባ ዩኒቨርሲቲ መምህራን ያው በየትግሉን ያከታተሉት እጅግ የሚያስደንቁ ዘመን ተሻጋሪ የሆኑ ስራዎችን ስርዓቱን በቀጥታ የሚቀናቀኑ አይደለም ንጉሱም ባሉበት የኮሌጅ ቀን ግጥሞች ላይ የሚመበቡት ለኢትዮጵያ ስነ ጽሁፍ የለውጥ መቀጣጠል እንደ አንድ ትልቅ ምሰሶ ወይንም ፒለር አድርገን ልቆጥራቸው እንችላለን። ከማህበሩ ጻርፍናይ ግን ለሚታወቀው የደርግ ስርዓት ውስጥ ማነቆው እጅግ የከበደ የሳንሱር ችግር እንደነበረ ሁላችንም የምናውቀው ነው። ለመጻፍን ያህል ነገር የሰርግ ካርድና እንኳን የሰስካ ካርድ ወይንም ደግሞ የስም መታወቂያ ትንሽ ካርድ ቪዚት የምንላት ሁሉ ሳንሱር እየተደረገ ነበር የሚያልፈው። የሳንሱር ማነቆ የበዛበት ጊዜ ነበር። እንደዛም እንኳን ቢሆን በታሪካችን ውስጥ ደጋግመን የምንገልጻቸው እንደ በዓሉ ግርማ፣ እነ ብርሃኑ ዘሪሁን እና ሌሎችም ታላላቆቻችን ያኔ ሳንሱር ቀንበር አልፈው ታላላቅ የመጽሐፍ ስራዎችን ያበረከቱ ዛሬም ድረስ የምንጠቀሰው ወደፊትም የሚጠቀስ ይህን ብቻ አይደለም። ሳንሱር እንኳን ቢሆን ያንን የሳንሱር አጥር እየጣሱ ዋጋ የከፈሉ እንደነ ማሞትን የመሳሰሉ ሰዎች እነ ብርሃኑ ዘሪሁን የሰሯቸው ስራዎች የሚያስገርሙ ናቸው። እና እንደውም እውነት ለመናገር የኢትዮጵያ ስነ ጽሁፍ እጅግ በከፍተኛ ደረጃ አበበ፣ ብዙ ታላላቅ ደራሲዎች ወጡ የምንለው ያ የሳንሱር ማነቆ ባለበት የደርግ ስርዓት ውስጥ ነው። ቀላል ማሳያ የሚሆነውን ላሳይ። እኔም በአጋጣሚ በ1970ዎቹ መጨረሻ አካባቢ ጀምሮ በዚህ ሙያ ውስጥ በስፋት እየተሳተፍኩ ስለሆነ አውቀዋለሁ። ያን ጊዜ አንድ ደራሲ በትንሹ አገር ውስጥ ሊያሳትም የሚችለው የመጽሐፍ ቅጂ 15,000 እና 30,000 ኮፒ ነው ትንሹ የምንለው። የጦር ሰራዊቱ በጣም ያነብ ነበር፣ የፖሊስ ሰራዊቱ በጣም ያነብ ነበረ መጽሐፍቶችን። ስለዚህ 15,000 30,000 50,000 ማሳተም የተለመደ ነበር መጽሐፍ። የትርጉም ስራዎችን በብዛት ይሰራሉ፣ አገርኛ ስራዎችም ይሰራሉ በአንጻሩ ማለት ነው። በጣም ከፍተኛ ሽያጭ አለው። የህትመት ዋጋ የተሻለ ነው። ሁለተኛ ኩራዝ አሳታሚ ድርጅትን እና የኢትዮጵያ መጽሐፍ ድርጅትን የመሳሰሉ ታላላቅ ዘመን ተሻጋሪ ስራዎችን የሰሩ ተቋማት ነበሩ አሳታሚ ድርጅቶች። እና ትልቅ ስራ ተሰርቷል በታሪካችንም ውስጥ ለሳንሱር ጎን ለጎን መቼም ይሄ ፈረንጆች ፓራዶክስ እንደሚሉት ሊሆን ይችላል። ነገር ግን ትልልቅ ስራዎች የተሰሩበት ዘመን ነበር።
2: መልካም። በአሁኑስ የዘመነ ኢህአዴግ ወይም የኤፌድሪ ዘመነ መንግስት ደራሲያን በስነ ጽሁፍ እድገትና ለማህበራዊና ፖለቲካ ለውጦች ምን አይነት እውነተኛ አስተዋጽኦዎች እያበረከቱ ነው ማለት ይቻላል?
3: እንግዲህ የዚህ አዲስ ስርዓት በሀገራችን ከመጣ በኋላ በተለይ የኢትዮጵያ ደራሲያን ማህበር ብቻ ሳይሆን በሀገሪቱ ውስጥ ያሉት የሙያ ማህበራት በጠቅላላ ትልቅ አደጋ ላይ የወደቁበት ጊዜ ነበር። ስርዓቱ እንደጀመረ ከ1983 በኋላ ከዛ በፊት በነበሩት አመታት መንግስት 10,000 ብር ለማህበራት አመታዊ ባጀት ነበረው፣ ቢሮም ሰጥቶ ነበር። ካልተሳሳትኩ 1-9 የሙያ ማህበራት ለተውኔትም፣ ለሙዚቀኞችም፣ ለሰዓሊያንም፣ ለደራሲያንም እና ለተመሳሳያቸው የሙያ ማህበራት ቢሮ መድቦ ሰጥቷል። ባጀትም አመታዊ ባጀትም ነበረው። የተሻሉ አሳታሚ ድርጅቶችም ነበሩ። ልክ የስርዓት ለውጥ ሲደረግ የነጻ መደራጀት መብት፣ ሌሎችም ነገሮች በሚባሉበት ጊዜ ያ አመታዊ 10,000 ብር በወቅቱ ትንሽ ገንዘብ አልነበረም። ሁሉ ቀረ፣ ሁሉም ፍርሃት ላይ ወደቀ። ነገሮች እንዳልነበሩ ሆኑ። ከኢትዮጵያ ደራሲያን ማህበር በስተቀር በተለይ የጥበብ የሙያ ማህበራት በሙሉ ቢሮ ቻቸው በግለሰቦች እጃቸው ተሰጡ። ማህበራቱ ወዳልነበሩበት ደረጃ ተለወጡ። የኢትዮጵያ ደራሲያን ባቻ ነው ቢሮውን ክብሩን ይዞ የቆየው። እና ይሄ ብቻ አይደለም፣ እንደሚታወቀው ከለውጡ በኋላ በርካታ ጋዜጦችና መጽሔቶች በሀገሪቱ ውስጥ ስለበዙ መጽሐፍ የመዝረፍና የማንበብ ጉዳይ ለጊዜው በጋዜጦችና በመጽሔቶች የተተካበት ጊዜ ይመስል ነበረ። ስለዚህ ለተወሰኑ አመታት የኢትዮጵያ ደራሲያን ማህበር ይመራ የነበረ በአቶ ማሞ ውድነህ

0: ነበርና ማህበሩ እንዳልነበረ ሆኖ ተዳክሞ ቢሆንም ግን ቢሮውንና ክብሩን እንደያዘ የቆየበት ጊዜ ነበር። ከዛ በኋላ እንደገና ከ1997 ዓመተ ምህረት ጀምሮ ምንና የሥራ ባልደረቦቼ ኃላፊነቱን ከተረከብን በኋላ አቅም የፈቀደውን ጥረት እየተደረገ ነው። ዝርዝር ስራዎችን መግለጽ ካለብኝ ልገልጽ እችላለሁ።
1: የኢትዮጵያ ደራሲያን ማህበር ወይም ኢደማ የአባላቱን ጥቅምና መብቶች ከማስከበር አኳያ ምን የጎልዳ ድርሻ አበርክቷል? ድምጹስ ምን ያህል ጠንክሮ ይሰማል ማለት ይችላል?
0: ዋና ዋናዎቹን ነው የምጠቅሰው። የታመሙ ጉዳዮቻችን ሁሉ ወደ ጤንነት የሚመጡበት ሁኔታ፣ ልሳኖቻችን ወደሚታተሙበት፣ አባሎቻችን ወደሚሰባሰቡበት፣ ቢሮዎቻችን ወደ ተሃድሶ የሚመለሱበትን ስራዎች በመጀመሪያው ዓመት አሰራን። ቀጥሎ በአፍሪካ ደረጃ ከአሁን በፊት ያልተደረገ ወደፊት እንዲደረግ ብዙ ዋጋ የሚያስከፍል ትልቅ ዓለም አቀፍ ኮንፈረንስ አዲስ አበባ ውስጥ ጠርተናል። ከመላው አፍሪካና ከአውሮፓና ከሰሜን አሜሪካ ታላላቅ ደራሲዎችን ይሄ በአፍሪካ ታሪክ አልተሞከረም። ሙሉ ወጪ አንድም ሳንቲም ሳያወጡ ከሰሜን አሜሪካ ምን ከአውሮፓ ከአፍሪካ የመጡ ደራሲያን ሙሉ ወጪያቸው ተሸፍኖ ጉባኤ 3 ቀን አካሄደናል ከአዲስ አበባ ዩኒቨርሲቲ ጋርና ከሌሎች ተባባሪዎች ጋር በመተጋገዝ። ከዛ ስለ ኢትዮጵያ እውነተኛ ንዘም ቢኖራቸው በፖለቲካ ያልተሸፈነ በዲፕሎማሲ ያልተሸፈነ ሀገሪቱን እንዲጎበኙ አድርገን የመጡትን ልዑካን ቡድን አባላት በአምስት አቅጣጫ መድበን አንዱን አቅጣጫ ወደ ደቡብ ወደ ሲዳሞ ጋጨፍ የቡና መተኛ አዋሳ፣ አንደኛውን ወደ ጅጅጋ ወደ ሀረር ወደ ድሬዳዋ፣ ሌላኛውን ወደ ጅማ፣ ሌላኛውን ወደ ጎንደር ወደ ባህር ዳር፣ ሌላኛውን ቲም ወደ አድዋ ወደ አክሱም ወደ መቀሌ ይዘን ሄደን በእውነት ሀገራችንን በማስተዋወቅ በኩል ትልቅ ድርሻ አድርገናል። ሌላው ሁለተኛው ትልቅ ነገር የአፍሪካ ደራሲያንም እንደ ምሳሌ ዛሬም ድረስ የሚጠቅሱት ጉዳይ ምንድን ነው? ብዙ ጊዜ ደራሲ ደሃ ነው የማሰራጨቱ የማሳተሙ እያል ሮሮ እናሰማለና ሁሉ ጊዜ በመንግስት ላይ በስርዓት ላይ ስሞታ ከማሰማት እንደ ማህበርኛ እንቀሳቀስ ብለን ተዘዋዋሪ ሂሳብ ወይም ሪቮልቪንግ ፈንድ መድበን ፖቴንሻሉ ያላቸው መጽሐፍ የሚችሉ አገራዊ ጠቀሜታ ያላቸው የፈጠራ ስራዎች ያላቸው መጽሐፍ ያላቸው ደራሲያን ስራዎቻቸው እንዲያሳትሙ ከወዳጅ ድርጅቶች ጋር ተነጋግረን ከአርቲስቲክ ማተሚያ ጋር 250,000 ብር፣ ከብርሃንና ሰላም ማተሚያ ድርጅት 350,000 ብር፣ የ550,000 ብር ባጀት ይዘን 10 ምናምን መጽሐፍ እስካሁን አሳትመናል። ያ ገንዘብ እየተዟዟረ ይታተምበታል። ሌላው እንዲሁ ለአፍሪካ ወንድሞቻችን ምሳሌ የሚሆነው ስራ ታላላቆቻችን መታወስ አለባቸው ብለን ስላሰብን በሁለት ዙር የ8 አንጋፋ ደራሲያን ቴምብር ከኢትዮጵያ ፖስታሌሎ ድርጅት ጋር በመነጋገር በሁለት ዙር የ8 ደራሲያንን ቴምብር አሳትመናል። ይሄም ለአፍሪካውያን ወንድሞቻችን ትልቅ ምሳሌ ነው የሆነው። በቴምብር ልናሳትም ያልቻልናቸውን በየጊዜው በየአመቱ ከዚህ አመት በስተቀር 1, 3, 4 ካልሳሳት 3 የእጅ አጀንዳ አሳትመናል። እዛ ላይ የደራሲዎቻችን ስራና ስም በየአጀንዳ የእጅ አጀንዳ አመት በሙሉ በሚያዝ በሱም እንደዛው ለማሳተም ሞክረናል። በርካታ ሌሎች ስራዎች አሉን። ቅርንጫፍ ማቋቋም አለ። ሌሎችም በምሳሌነት የሚጠቅሱት ትልቁ ስራ ህያው የጥበብ ጉዞ ብለን ክላሲካል በሆኑ የመጽሐፍቶቻችን ሴቲንግ ላይ ቦታዎች ላይ ወስነን የጥበብ ጉዞ አድርገናል። አንደኛው እንደምታውቁት በፍቅር እስከ መቃብር መጽሐፍ ላይ እስከ መቃብር የዳሰሳቸውን ቦታዎች ሁሉ በአካል ተገኝተን አንዳንድ 4 ደራሲዎች ጎብኝተናል። የሚያስደንቅ ነው። ሁለተኛው ከቡስካ በስተጀርባ በሚለው መጽሐፍ ላይ የደቡብን አብዛኛውን ክልሎች አካባቢዎች ጎብኝተን ደራሲዎቻችን ኢንስፓየር ለማድረግ ሞክረናል። እንግዲህ ከነዚህ አይነት ስራዎች በመነፋትና የአፍሪካ ደራሲያንም ብዙ ጊዜ ኢትዮጵያ ነው ጽህፈት ቤታችን መሆን ያለበት የኢትዮጵያን ፈለግ መከተል አለብን ብለው ብዙ ጥያቄ ስለሚያበዙ የፓን አፍሪካን ራይተርስ አሶሲሽን ቢሮስ ወደ ኢትዮጵያ የማይመጣበት ምክንያት ምን አለ? ኤዩ ያለው አዲስ አበባ፣ ብዙ የአፍሪካ ድርጅት ተቋማት ያሉት አዲስ አበባ ብለው ስላሉ ይህን ጉዳይ ተግባራዊ ለማድረግ ደረጃውን የጠበቀ ስታንዳርዱን የጠበቀ የማህበራችንን ቢሮ አዲስ አበባ ውስጥ ከመንግስት መሬት ለማግኘት እየተማጠንን ነው። መንግስትን ከተረከብን ህንጻ ለመስራት በዚህ አይነት እንቅስቃሴ ላይ ነው የምንገኘው።
1: አቶ ጌታቸው በለጠ፣ ኢትዮጵያ ደራሲያን ማህበር ፕሬዚደንት፣ ስለ ቃለ ምልልሱ እናመሰግናለን።
0: እግዚአብሔር ይስጥልኝ። ምድር ስለሰጣችሁኝ አመሰግናለሁ።
2: 7 billion stories and counting. SBS Radio.
3: Ice Cube's Big Three is back. The most physical, fierce, and competitive basketball league on earth returns to CBS this Saturday. Three-time Big Three MVP ISO Joe Johnson and the reloaded Detroit Amps battle two-time Big Three championship coach Steven Jackson's DMV trilogy, followed by Big Three's most intense rivalry. Defending champions Miami 305 and Michael Beasley chasing his third straight MVP take on Dwight Howard, coach Nick Young, and the LA Riot. Watch Big Three Saturday, 4 p.m. Eastern, 1 p.m. Pacific on CBS. Catch replays Monday, 8 p.m. on BET.
4: You know what they say, four wheels move the body, but two wheels move the soul.
5: Poetry, mate.
4: But don't think my motorcycle or my soul will be moving anytime soon. Got a flat tire.
5: Ah, that's all right. You ride with GEICO Motorcycle Insurance and got their 24/7 emergency roadside service. They'll get you back on the road.
4: Ah, beautiful saying. You come up with that?
5: It's not a saying. It's a GEICO motorcycle policy.
4: Tomato, tomato.
6: It feels good to ride with help. It feels good to GEICO. Emergency roadside service is optional coverage.
7: የኤስፔስ ኦዲዮ አፕን ዛሬውኑ ጭነው ሁሉንም ምርጫው የሆኑ ፕሮግራሞችን ማድመጥ ይጀምሩ። ከአፕ ስቶር ወይም ጉግል ፕሌይ በነጻ ያገኙ።
1: በዚሁ ወደ ተከታዩ ቃለ መልሳችን እናልፋለን። ከኡቁና ድንቁ ኃይሉ መርገጋ ወደ አካሄድ ነው ቃለ መልስ ነው ነው።
7: ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ።
1: ኃይሉ መርጋ የዘፋኝነት ድምጹን ያመሸው ከሙዚቃ መሳሪያ ጋር የተዋወቀው ገና የልጅ ወታደር ቅጥር በነበረበት የምድር ጦር ሙዚቀኝነት ጊዜው ነው። በዚያም አልተወሰነ በሙዚቃው ዓለም ከጽፈት እስከ ቅንብር ሁለት ጸጉር አቅሎበታል። ሲልም እስካሁንም ድረስ ከስድስት አስርት ዓመታት በላይ የኃይሉ ጣቶች በስስ ዳሰሳና ምጥን የኪቦርድ ጫና ያፈለቋቸው ረቂቅ ሙዚቃዎቹ በያሌዎች ጆሮ ተንቆርቁረዋል። ከቆፍጣኙ ቼበለው

በትዝታ አለሳልሰው በትውስታ ለምንና የበቁቱ ድረስ በርካታ የሙዚቃ በረከቶቹን ለመድረክ አብቅቷል። በአኮርዲዮንም የደም ዝውውር ሞቀታና የልብ ትርታ አፍጣኛ ሸሞን ማናይም ምናባዊ የአይን ከረሜላን ፈጥሮ በድሜ ብዛት ከመደብዘዝ ይልቅ ከቶንም በወንዶችና ሴቶች ምናባዊ ዓለም እንደ ሞናሊዛ ምስል ባይነል ቦናንጂ በገሃዱ ዓለም የማትዳሰስ እቅፍ ውስጥም የማትገባ ረቂቅ ገጽታ በመላበስ ከቶንም በድሜ እንደገፋ ወይን ጣማ ብርቱ ሆና አለች። ከኃይሉ መርጋ አኮርዲዮን የምትፈልቀው ሸሙን ሞናይ

0: ለዛም ይመስላል በኃይሉ መርጋ የሜልበርን የሙዚቃ ዝግጅት ወቅት የመድረክ አጋፋሪው የኃይሉ መርጋን ሙዚቃ ሰምቶ አጀብ ብሎ በማድነቅ ብቻ መወሰን ኩነኔ ነው። በአካል መገኘቱ ግና የነፍስ ምግብ ነው ሲል ጥልቀትና ምጥቀት ግና ጋህዳዊ ገላጭነትን በተላበሱ ቃላት እንደ ሙዚቃው ሁሉ አሽሙንሙኖ የገለጠው እኛም አስከትለን ሙዚቃ ወደ አንተ መጣች ወይስ አንተ ወደ ሙዚቃ አመራህ ያልነው?
1: እኔ ወደ ሙዚቃ ሄድኩት። እኔ ጀመርኩት በ14 ዓመቴ ነው። እና ከዛ በፊት ዘፋኝ ነበርኩ። የዘፋን ምጨማሪ በሙዚቃ ዓለም ውስጥ ትኖር አንዴ አንዱን እያልክ ነው እዚህ ደረስ ነው። እና እንደዛ ነው ጀመርኩት።
0: ዘፈኑ ዓለም ሳትገፋ ወደ ሙዚቃ መሳሪያ ጨዋታው እንዴት አመራ?
1: ወደ ሙዚቃ ያመራኝ በእኛ ጊዜ ብዙ ዘፋኝ አልነበረም፣ ጥቂት ነበር ነው። በኋላ ግን እየሰፋ እየጨመረ ሙዚቀኛውም እየጨመረ ሲሄድ ከዛ በኋላ ዘፋኝ በበዛ ቁጥር ለአንተ ተስፋ ታጣለህ ማለት ነው። ስለዚህ ከሙዚቃ ዓለሙ ወደ ኢንስትሩመንት ተቀየርኩ።
0: ሙዚቃ ስትጀምር በዘፈኑ ዓለም በነበርክበት ወቅት ምን አይነት ዘፈኖችን ነበር ስትጫወት የነበረው?
1: የራሴ ድርሰቶች ናቸው ግማሾቹ። አንዷ የጎጃም ማርነሽ ነች።

0: देखा भाई अरे पे बुराई आंचना जोल न्यालु नर पानम राई
1: የስሞላ ፍቅር የሚባል ነበር የኔ ምናቸው ሁለቱ ናቸው ሌላ አንድ ሶስት ዘፈኖች ነበር ከዛ በተረፈ ሌላው በሙሉ የነ ጥላሁንን የነ ተፈራ ካሳን የተገኘውን ዘፋኝ ለተስት የተባሉትን ሙዚቃዎች መጫወት ነው ስራዬ የነበረው እንደ አዲስ ምቆጥራቸው አልነበሩም ያን

0: ያንን በሸክላ ከመስቀረጽ ከዛ ባሻገርስ መድረክ ላይ ተጫውቶ ነበር በዛ ወቅት?
1: በዛ ጊዜ ምን ጫውተው እንታሪል ወደ ሪል ነበር ምን ጫውተው ብዙ ጊዜ ያንን ነገር አታገኙም በየቤቱ ግን ባላችሁ ከሰው የሰማም ይቀዳት ኖራለ ሁሉ ጊዜዎች እስከሚለዋወጡ ድረስ ያ ነገር አለ በዛ አይነት ያደግን ነው ይሄነው
0: ሙዚቃው ዓለም ውስጥ ወደ ሙዚቃ መሳሪያ ጨዋታ ኪቦርድ በተለይ የአሜሪካም ዓለም አውሮፓ ውስጥ ካልሆነ በስተቀር ዛም ቢሆን ቦታ እየለቀቀ ያለን አኮርዲዮን የመሳሰሉት እስካሁንም ትጫወታለና ወደዛስ እንዴት አመራህ? እነማን ነበር አስተማሪዎችህ?
1: እንግዲህ መጀመሪያ ኮርሰራይት ውስጥ ቦስካውት ሆኜ ነው የጀመርኩት። የልጅ ወታደር ሆኜ ማለት ነው። አንድ ሁለት አመት ካገለገልኩ በኋላ ከዛ ከደቸው ወጣሁ ማለት የሲቪል ሰራተኛ ሆንኩ ማለት ነው።
0: የምድር ጦር ነው ወይ?
1: የምድር ጦር ሙዚቀኛ ክፍል ነበርኩ። እዛ ውስጥ ሆኜ ነው እንግዲህ አኮርዲዮን መጫወትም የጀመርኩት። ከዛም አንዳንድም ሰው እንደው በተለያየ ብቻ በመክናቱ በማይታወቅ አንዳንድ ጊዜ ሙዚቃውን እያደገ ሄደ እንደም እያደኩ ሄድኩ ማለት ነው እንጂ አዲስ ነገር የለውም ግን በብዛት እኔ እስከማቀው ድረስ ብዙ ነገር ራሴ በጉልበቴ እንደማጥናት ብለው ማጠነው በራሴ በጉልበቴ ነበር ማጠነው እና ሞክራለሁ ሁሉንም ነገር በዛ አይነት እንደደገ ነው
0: ሙዚቃ ማቀናበሩንም ጭምር
1: አዎ ከዛ እንደዛ ያደገ ከዛ በኋላ ማቀናበሩም ተጀመረ። መጀመሪያ የራስህ ሙዚቃ ሰው ኮፒ ወሰርክ ታጠናለህ እንደገና ማቀናበር ትሞክራለህ። የተለያየ ደግሞ በብዛት የውጭ ሙዚቃ ብዙ እንሰማ ስለነበረ የኛ ግሩፖች በዛ ነው ምክንያት ነው እንደዚህ ሆኖ።
0: ከኢትዮጵያ መቼ ወጣ ወደ አሜሪካ ለመሄድ በምን ምክንያት ወሰንክ?
1: ወደ አሜሪካ የመጣሁት 1980 ነው የመጣሁት አሜሪካ። እናዚህ ደግሞ ስመጣ ከባንድ ጋር ነው የመጣሁት፣ ከዋልያስ ባንድ ጋር ነው የመጣሁት። ኮንትራታችን ለሁለት ዓመት ነበረ። እሱን ስንጨርስ እንግዲህ ያው ተለያየን ማለት ነው እና ባንዱ ፈረሰ። ከዛ በኋላ ያው እዚህ ቆየሁ። ደግሞ
0: የአሜሪካ ህይወትስ ምን ይመስል ነበር? ዋልያስ ፈረሰ፣ ኮንትራታቸው በቃ፣ ያንተ የሙዚቃ ህይወት ወዴት አመራ?
1: እዛ ሆኜ ግን ከሌላ ከዘፋኞች ጋር ዝም ብሎ ጫወት ነበር። በየክለቡ በትንሽ ትንሽ ሬስቶራንቶች ውስጥ ጫወት ነበር። እንደዛ ያለኩ በኋላ ደግሞ ዙራ ባንድ የሚባል እኔም ታምሮ አየለ ሆነን ዙራ ባንድን አቋቋምን እና በዛ አይነት ነው የቆየ ነው።
0: አሁን በመላው ዓለም እንደዚሁ የዞርክ ነው። አሜሪካን ሀገር ውስጥ ከኢትዮጵያውያኖች የሙዚቃ መድረክ ውጪ በሌሎች የሙዚቃ ዝግጅቶችስ በዋናው የአሜሪካ መድረኮች ላይ እድል አግኝተህ ተጫውተሃል?
1: አዎ፣ አሁን እንግዲህ ያለሁት በኢንተርናሽናል ደረጃ ነው እና አሁን ከበፊቱ የተለየ ነው።
0: ከሀገርኛው ሰፈር ወደ ዓለም አቀፉ መድረክ እንዴት በቃልክ?
1: ከ14 ዓመት ወይም ከ15 ዓመት በፊት ነው የጀመርኩት። እንግዲህ እሱም እዚህ ስመጣ ያው በኢንተርናሽናል ደረጃ ብራይን የሚባል አለ፣ ከእሱ ጋር ሆኑን መስራት ተጀመረ። በዛ አይነት ነው የመጣ ነው።
0: አውስትራሊያ አሁን የመጀመሪያ አይደለም። እርግጥ አሁን እዚህ ነው የምትገኘው። የአውስትራሊያ ምን ያህል ጊዜ መጥተህ ተጫውተሃል? የአውስትራሊያን ህዝብ እና የአውስትራሊያን የሙዚቃ አፍቃሪዎች ሀገሪቷንም እንደዚሁ እንዴት አገኘቸው?
1: በጣም ቆንጆ ሀገር ነው። ሁሉ ነገር ቆንጆ ነው። ያው እንግዲህ ከሌላው ዓለም ወደዚህ ደግሞ ስትመጣ የተለየ ቦታ ነው፣ ግን ጥሩ ህዝቦች ናቸው። ሰውም የተወደደ ነው። እኛም እንግዲህ እግዚአብሔር ለዚህ አውቅቶን እዚህ ደርሰናል።
0: ከዚህ ሁሉ ባሻገር ያንተ የግል ስኬቶች የሙዚቃ ፍቅርህን መወጣቱ፣ በሙያው ከሀገር ቀፍ ወደ ዓለም አቀፍ ከፍ ማለቱ፣ እንደዚህ ሁሉ ለአንተ የሚሆኑ የደስታ ምንጮች፣ የእርካታ ምንጮች ሊሆኑ ይችላሉ። በሌላ በኩል እኛ ለኢትዮጵያውያን ደግሞ አንተን በዓለም አቀፍ የሙዚቃ መድረክ ላይ ማየቱ ትልቅ ነገር ነው። ያ ለእኛ እንደ ውለታ ነው የሚቆጠረውና ኢትዮጵያውያን የሙዚቃ አፍቃሪዎች በተለይ በዚህ በረቂቅ ሙዚቃ ላይ ወይም ክላሲካል በሆኑ ሙዚቃዎች ላይ ገና ብዙ አልገፋንም ወደዛ ሊድንምና ያንን የሙዚቃ ጣዕምን ለማጣጣም እንዲችሉ አብዛኛው ኢትዮጵያውያን የሙዚቃው ማህበረሰብ ምን ማድረግ አለበት? ያን በምን መልክ ነው ከናንተ ከነ ሙላቱ አስታጥቄ ከነ ግርማ ይፍራሽዋክ ባሻገር ወደፊት ያለው የሙዚቃ ድገት በምን መልክ ሊሄድ ይችላል? የናንተ ከመድረክ መገለል በሚመጣበት ወቅት ይሄኛው አይነቱ የሙዚቃ ህይወት እድገት ሊወሰን ይችላል የሚል ስጋት ላላቸው ወገኖች ምን መደረግ አለበት ትላል?
1: ወለምን ማድረግ የሚቻለው ያው ሚሰሩን እየሰሩ ሙዚቃውን ማሳደግ ነው የሚያስፈልገው። ሙዚቃው ማደግ አለበት። አሁንም ያደገ ነው የተቀየረ ነው ጥሩ ነው። ግን አንዳንዴ ደግሞ እንደዚሁ ደግሞ ያልተስተካከሉ ነገሮች አሉ። እነሱ እየተስተካከሉ ከሄዱ በተለይ ፕሮፌሽናሉ ብዙ ስለሆነ በአሁኑ ጊዜ ብዙ ሙዚቀኛ ይወጣል፣ ብዙ ስራ መስራት ይቻላል። ግን ጥራት ላይ ደግሞ ትንሽ የታየ ቢደረግ ጥሩ ነው ባይነኝ እንጂ ለሌላው እድገቱ ሁሉ ጥሩ ነው።
0: ኃይሉ መርጊያ በሙዚቃው ህይወት ውስጥ ከ14 ዓመት እድሜው ጀምሮ እስካሁን ድረስ አለ። ወደፊት ረጅም እድሜ ሰጥቶ እስከ መቶዎቹ ከዛም እንደምታልፍ እንመኛለን። ምክንያቱም በህይወት ያለ የሀገር ቅርስ ማለት ስለሆነ ሁልጊዜ በእኛ በኩል ያው ትልቅ ነገር መመኘት ጥሩ ነው ረጅም እድሜ እና ከዚህ ከሙዚቃ ህይወት ውስጥስ በቅርቡ ለመውጣት ሀሳብ አለ ወይስ እስከ መቼ ድረስ ነው ለመጣወር እቅድ አለ? ከሙዚቃው ዓለም ወጥቶ ወይስ እስከ መቼ ትገፋለህ?
1: አይ እኔ መግፋቱን እንግዲህ እግዚአብሔር ነው የሚያውቀው። እኔ ግን እስከማውቀው ድረስ ከሙዚቃ ዓለም መውጣት አልፈልግም። ያው ከዚህ በኋላ ሌላ ስራ ስለሰራ ፈቃደኛም አይደለሁም እንዲኖረኝም አልፈልግም እና በዚህ ባለው ሙዚቃ ላይ የምችለው ያበረከትኩ መቆየት ነው ደስ የሚለኝ።
0: በአገር ቤትም ሆነ ሌላ በአሜሪካ እንደዚሁም አውስትራሊያ በመላው ዓለም ላሉ የሙዚቃ አድናቂዎችህ በዚህ አጋጣሚ መልእክት ምን ይሆናል?
1: ይህን መልእክት ያው ሙዚቀኛው ባለው ስራ ይደግበት፣ ሙዚቃው እንዳይወድቅ ሁሉም ሰው ትብብር ቢያደርግ በየቦታው ያ ሙዚቃ እንዲያድግልን ሁላችንም የምንፈልገው አንድ ነገር ሲያድግ ነው እና የኢትዮጵያን ሙዚቃ እድገት ከሚመኙት ሰዎች አንዱ ነኝ።
0: ከም ዳግም ተመልሰን አውስትራሊያ ልናይ እንችላለን ብለን ተስፋ ማድረግ እንችላለን?
1: አዎ እግዚአብሔር ካለ ምን አለ መምጣት ነው።
0: መልካም። የኪቦርዲስት ኃይሉ መርጊያ ስለ ቃለ ምልልሱ እናመሰግናለን። እጆች ይባረኩ፣ የመንፈስ ጥንካሬ የሚቀጥል እግዚአብሔር ይስጥልን።
1: አሜን። እግዚአብሔር ይስጥልን። እናንተም ስለጋበዛችሁ አመሰግናለሁ። የአውስትራሊያን ሰዎች በአጠቃላይ ሁላችሁም እንኳን ለዚህ ቀን አበቃ ነው።

0: Thank you very much for having me. Thank you very much, everyone.
1: ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ።
2: በዚሁ ወደ የስነ ጥበብ ዘርፍ እናልፋለን። ከፕሮፌሰር ባየ ኢማም እንጀራ ግጥም ነው።
1: ከጥበብ ማዕድ
3: SBS Radio.
4: እንጀራ ሆነና የሰው ልጅ ገመዱ ያቆላልፈዋል ይሄው አንዱን ካንዱ አልጓተትም ሲል በጥሶ በጣጥሶ ሊሰደው ላይቀጥል ብቻውን ጠፍሮ ዳግም እንዳይመጣ ከሄደበት ሁሉ ከዋለበት አድሮ አልራመድም ቢል ፈንቅሎ ከስሩ ሊጠለው አንስቶ ከቀየው ካድባሩ ከተፈጠረበት ከውሃው ካፈሩ ከሚተነፍሰው ከነፋሻ አየሩ ሲሳሳ ሲማጠጥ ሲያከትም ድግሱ ሲያዘነብል ዳሱ የተበላበቱ የተጠጣበቱ ሲደፋ ለማቱ ባዶ ሆኖ ቋቱ አዱኛ ሆነና የሰው ሰውነቱ በልቶ የጠረቃ የተባላንቱ ሲጠራ ይኖራል ሁልጊዜ ተከብሮ ሲወሳም ይኖራል ዝንታለም ባንክሮ ግን እሱን አያርገኝ ከስቶ የጠቆረ ባሪያ ስላሴ እንዳልተፈጠረ ስም የለው ተረስቶ ቅርስ የለው ተበልቶ ሲሸሽ ሰውነቱ ከሰው ተራ ጠፍቶ ሲለቀቅ ሲፈታ ሲሄድ ተሰናብቶ ነበር ይባላል ያኔ የኔ ብጤ ሰው መሆኑ ቀርቶ እኔን ንብር ያርገኝ አዱኛ ሲጠፋ ሰው መሆን አይገኝ እንጀራ አለ ብሎ አይነግሩም ለደሃ አቋርጦ ይሄዳል 44ቱን ውሃ ይላል ያገሬ ሰው ስንካልቦ ጎዳና ህይወት ሲታወሰው ቁልቁለቱን ሲወርድ መልካውን ተሻግሮ እህል ብሎ ሲቀር እህል እንዳላድሮ ማንም ሳያግደው ከጧት እስከ ማታ የትም የሚሰደው መሽ ሌላ ሆነና ጠላቱ እንጂ ሆድ ነው። ከስር መሰረቱ ከጥንት ከጧቱ ካዳምና ሔዋን ከጸበለሲቱ ካቤልና ቃየል ከወንድም ቅናቱ ከኤሳው ብክሩና ከአባት ምርቃት ከያዕቆብ ፍርሃት ከርብቃ ብልሃት ከያኔ ጀምሮ ላለው ክፉ ነገር መንስኤው መች ሆነ ከዚያው ሆድ በስተቀር ለምንድነው አይሁድ የጨው ዘር የሆነ በሰራው ባልሰራው እየተኮነነ ኦስፊሽ ላይ አይሰሩ እንዲያ የተሰራ አይደለ ለፍሉስ አይደለ ለእንጀራ ቦስኒያስ ምን ሆነ ጋዛስ ምን ተወራ ቤት እየፈረሰ ሰው ላይ ቤት ሲሰራ ሩዋንዳስ ምን ሆነ እዚሁኛው ሰፈር ቱትሲ እየታጨደ እንደ ጤፍ ሲከመር ሰው እንደ ዘንጋዳ በጉድጓድ ሲሰፈር ምስራቅና ምዕራብ እስላምና ማራ ምንድነው እምነቱ ስነ መለኮቱ ተብሎም ይጠራ ምንድነው ምግባሩ የክፉ የደጉ ያግባቡ የነውሩ የተላይ ነው ድንበሩ አቦ የምታውቁ እስቲ ተናገሩ እኔንስ ቸገረኝ ነውር ያልኩት ነገር እየዋለ ሲያድር ደግ እየተባለ ይሄዳል መሰለኝ ሰው ከሰው ቤት ገብቶ የሰው መሰብ ከፍቶ ሲበላ ሲጠጣ ሲያቅፍ የሰው ሸጋ እየቀነጠሰ ሲጥል የሰው ሎጋ ነፍስ ረክሶ ሲውል ጥንቡን ሲጥል ስጋ ምን አለ ክርስቲያን ምን አለ ይሁዲ ሙስሊም ምን አወራ ሙስሊም ምን አወጋ ምንድነው ህሊና ምንድነው ሰውነት ምንድነው ቅዱስ ቃል ምንድነው ሃይማኖት ምንድነው ንግግር ምንድነው አንደበት ሰው በሰው ሲጠፋ ዝም ከተባለበት ከንሰሳት ካራዊት የሰው ልዩነቱ ይመስለኝ ነበር ግብረ ገብነቱ በአንተም አትወደውን ሰው ላይ ሰው ማለቱ ግን ከቶም አይደለ ይሄ ሰው ባህሪ ተመስክር አዱኛ ሁሌም አንድ ፈሪ ተናገር ምድሪቱ ስንቱ እየተገፋ ስንቱ እየተደፋ የወደቀባቱ የተጣለባቱ ትጠየቅ ተናገር ይሻላት እንደሆን ከሰው አራዊቱ ቋንቋህን ባላውቅም የሰማይ አሞራ እስቲ ልጠይቅህ ላውራ ካንተ ጋራ በሰማይ በራሪ በምድር ተሽከርካሪ መቼም ሰው አትፈራ ከአጽናፍ እስከ አጽናፍ ከዋልታ እስከ ዋልታ ሁሌ ስታንዣብብ ገመዱን የፈታ በሆድ የተረታ ስንት ሰው ስንት ነፍስ አይተሃል አንተ ስለ ሆድ ስትል ስንት አይን አውጥተሃል በልስቲ ተናገር ወርደህ ከሰው መሃል አንተ ባትከሰውም ሰው አንተን ከሶሃል አይን አወጣህ ብሎ ስጋ ነጭህ ብሎ እሱ የተወውን በየጥሻው ጥሎ እና ምን ትላለህ ሐሰት አልነጭሁም አይን አላወጣሁም ብለህ ትክዳለህ ወይስ ያልተነጨ ሰው ዋስ ታገኛለህ በልስቲ ተናገር የሰማይ አሞራ በሰው ያልተገፋ በሰው ያልተደፋ ያልሞተ ለእንጀራ ቁልቁል ተመልክተህ የምታየው ካለህ በልስቲ አንድ ጥራ ይሄ ለጋዛ ህፃናት የታሰበ በ2001 የገጠምኩት ግጥም ነው ካሳሁን

0: ሰላም አድማጮቻችን እንደምን አምሽታችኋል? ለአርብ ምሽት ያልናችሁን የቢቢሲ አማርኛ ዘገባዎች እነሆ ይዘን ቀርበናል። በዛሬው ፕሮግራማችን በኦሮሚያ ክልል ችሎት ውስጥ ዳኛዋንና ባለቤቱን የገደለው ግለሰብ ራሱን ስለማጥፋቱ፣ በሐዋሳ ዩኒቨርሲቲ ታሪክ የመጀመሪያ ሙሉ የፕሮፌሰርነት ማዕረግ ያገኙትም ሴት እንግዳችን ናቸው።
1: አንዳንድ ቦታ ላይ ያሉ ሰዎች ረዳት ፕሮፌሰር እከሌ ምናምን እየተባሉ ሲጠሩ አያለሁ። ቦታው ከዩኒቨርሲቲ ውጪ ከሆነ ይሄ ማዕረግ ምንም ማለት አይደለም።
0: ጣሊያንን ያስቆጣው የፕሬዝዳንት ትራምፕ ንግግርን የተመለከተ ዘገባም ይዘናል። እንድትከታተሉን የአክብሮት ግብዣችን ነው። በኦሮሚያ ክልል ምዕራብ ሸዋ ዞን ወልመራ ወረዳ ሆለታ ከተማ ችሎት ውስጥ ዳኛዋንና የቀድሞ ባለቤቱን በመግደል የተከሰሰው ግለሰብ ራሱን ማጥፋቱ ተገለጸ። የሆለታ ከተማ አቃቤ ሕግ ጽሕፈት ቤት ኃላፊ አቶ ጫለሳ በቀለ ተከሳሹ ዛሬ ቀትር ላይ አዲስ አበባ ከሚገኘው ቅዱስ ጳውሎስ ሆስፒታል 3ኛ ፎቅ ራሱን ወርውሮ መግደሉን ለቢቢሲ ተናግረዋል።
2: ባለፈው አቅነው በቀለ የሚባል ግለሰብ ከባለቤቱ ጋር ከተፋቱ በኋላ የሚነበት ክርክር ነበራቸው። ክርክራቸውን ከፍርድ ቤት ጋር ያላቸውን በቀጠሮ እየተመላለሱ ባሉበት ወቅት ለንብረት ክፍፍል ከፍርድ ቤት ጋር ቀጠሮ ያላቸው በዚህ ላይ በችሎት ላይ ባለቤቱንና በጊዜው የነበሩትን ዳኛውን ሴት ዳኛን በሽጉጥ ገሎ ካመለጠ በኋላ ራሱን ካወጋው በኋላ በፖሊስ ቁጥጥር ብሎ ከሆለታ ሆስፒታል ወደ ጳውሎስ ሪፈር ከተባለ በኋላ እዛ የሆለታ ከተማ ፖሊሶች በተራ እየጠበቁና እያስታመሙ ባለበት ጳውሎስ ሆስፒታል 3ኛ ፎቅ ላይ ነበረው። በሕክምና ክትትል ላይ ያለ ዛሬ ሁለት በ12/10/2018 ማለት ነው ከቀኑ ወደ በግምት ወደ 7 ሰዓት አካባቢ ነው መስለኝ ለምሳ ሰዎች ወዲና ወዲህ በሚወጡበት ጊዜ ይህችን አጋጣሚ ተጠቅሞ ይመስለኛል እንደ ኢንፎርሜሽን እንደተሰጠኝ እና ከፎቅ ከሶስተኛ ፎቅ ራሱን ወርውሯል ማለት ነው። ህይወቱ እንዲያልፍ ሆነዋል ማለት ነው።
3: ወዲያውኑ ነው ህይወቱ ያለፈው?
2: አዲስ አበባ ፖሊስን ደርሶት እና እዚህ ያው መርማሪዎችን ፖሊስና አቃቤ ህግም ተልኮ ነገሩን ወዲያውኑ እንደደረሱት እና ህይወቱ እንዳለፈ ነው ፖሊስ እንደተሰጠኝ ማለት ነው።
3: እሱ ይታከምበት የነበረው ክፍል ረዳቶች፣ ነርሶች ወይ ጥበቃ አልነበረም በወቅቱ?
2: በአንድ ሰዓት ያው ክትትል ሲያደርግ ነበረ። ክትትል እያደረገ ባለበት ያው ወጥቶ ቤተሰቦች ወስዶ ሌላ ቦታ ማሳከም ይችላሉ የሚል ኢንፎርሜሽን እንደተሰጠው ነው። ምክንያቱም ያው ተኝቶ ማከም ከዚያ በታች ስለሆነ ህመሙ ትንሽ እንደተሻለ ለቤተሰቡ ተነግሮት ነበረ እና በዛን ሰዓት አኪም መኖርና ለማኖሩ በግድ ኢንፎርሜሽን ለም ግን ተነግሮት ነበረ። ቤተሰቡ የሚያስታምሙት ቤተሰቦች እዛ ያሉትን ከዚህም በኋላ ወስዳችሁ ማሳከም ትችላላችሁ ነው። ከመተኛት ወደ ትንሽ እንደተሻለ ነው የተነገረኝ።
3: ተመላላሽ ሆኖ መታከም ይችላል ነው ሌላ ቦታ?
2: አዎ ተመላላሽ ሆኖ መታከም ይችላል እንደማለት ነው። እንደዛ ነው የተነገራችሁ።
3: ምን ነበር ጉዳቱ?
2: ጉዳቱ ሆዱ ላይ ነው። ከዚህም በፊት በጥይት ራሱን እንደመታ ነው። ራሱን ያው ዳኛውንና ባለቤቱን በጥይት ከገደለ በኋላ ልክ ከፍርድ ቤት ውጪ ወጥቶ ራሱን በጥይት ስለመቶት ያን ደም ሲፈስ ነበረ። ወዲያውኑ ሆስፒታል ተወሰደ። ያው እየታከመ ባለበት ይኸው ጉዳት ደርሶበታል። የሆዱ ላይ በጥይት ተመቷል ነው።
3: በሆስፒታል እያለ ምናልባት መረጃው ካለት ያለው ነገር አለ? ተጸጽቶ ነበረ? በፈጸመው ተግባር ይናገር የነበረው ነገር ነበረ?
2: ኢንፎርሜሽን አልተሰጠኝም በዚህ ላይ።
3: እሺ፣
2: መጸጸቱንና ለመጸጸቱ የተሰጠኝ ነገር የለም።
3: እሺ፣ በጣም አመሰግናለሁ ስለሰጡን ማብራሪያ።
0: በወንጀሉ ላይ እንዲሁም ግለሰቡ እንዴት ሽጉጥ ወደ ፍርድ ቤት ይዞ ሊገባ እንደቻለ ፖሊስ ምርመራ ሲያካሄድ ቆይቷል። ህክምናውን ሲያጠናቅቅም ፍርድ ቤት ይቀርባል ተብሎ ሲጠበቅ ነበር። ተከሳሹ 2 ሚስቶች የነበሩ ሲሆን ከሁለቱም ጋር ፍቺ ፈጽሞ በንብረት ክፍፍል ጉዳይ ክርክር ሲያደርግ ቆይቶ የፍርድ ቤቱን ውሳኔ በመቃወም ነበር ባለቤቱንና ዳኛዋን እዚያው የገደላቸው። በፍርድ ቤት ችሎት ውስጥ ከገደላት ሚስቱም ልጆች እንዳሉት

0: ገልጿል። የዛሬው እንግዳችን በሐዋሳ ዩኒቨርሲቲ ታሪክ የመጀመሪያዋ የሙሉ ፕሮፌሰርነት ማዕረግ ያገኙ ሴት ናቸው። ሙሉ ስማቸው ፕሮፌሰር አቻሜለሽ ገብረ ጻድቅ ተክለ ይባላሉ። ትውልዳቸው ቀድሞ ሲዳሞ ይባል በነበረ ክፍለ ሀገር ክብረ መንግስት በመትባል ከተማ ነው። ዘመናቸውን በሙሉ በትምህርትና ምርምር ነው ያሳለፉት። ፕሮፌሰር አቻሜለሽ በዓለም አቀፍ ደረጃ ስመጥር የስነ ምግብና የእናቶችና ህፃናት ጤና ጉዳዮች ተመራማሪ ናቸው። ከ50 በላይ የጥናት ወረቀቶችን በእውቅ የዓለም አቀፍ ጆርናሎችን ማሳተመዋል። ለዛሬው የአካዳሚክ ማዕረጎችን የተመለከቱ ወጎችን አጋርተውናል። ምሩ ፕሮፌሰር ለመሆን ምን ያህል ድካም አለው የሚለውን ከመመለስ ይጀምራሉ።
1: ተመራማሪና መምህር ሆነ ስትኖር የሚሰጥ አካዳሚክ ራንክ ነው። መጀመሪያ ረዳት ፕሮፌሰር ይሆናል፣ ከዛ ተባባሪ ፕሮፌሰር ይሆናል፣ ከዛ ሙሉ ፕሮፌሰር ይሆናል። ያ ማለት ምንድን ነው? ያው ራሱን ችሎ ሙሉ ለሙሉ ምርምርን ለመስራት የሚያስችለውን ደረጃ በብቃት ተወጥቶታል ወይም ችሏል ብለን ስንል ከዛ ሳይንቲስት የምንለው አይነት ማዕረግ አለ አይደል? አሁን ሳይንቲስት የሚባለው ምርምርን ኢንዲፔንደንት የሚሰራ ኢንዲፔንደንት ሪሰርቸር የሆነ የሚለው ላይ ነው። ስለዚህ ልክ ይሄኛውም ለመምህራን ልክ ነው፣ ለመምህራን የሚሰጥ ነው። መምህራንም ሆኖ ደግሞ በምርምር ዘርፍ ላይ ለሚሰማሩ ከዛ በኋላ በደረጃ የሚገኝ ነው። እና የመመዘኛዎቹ ነጥቦች ናቸው። አንደኛ በአንድ አይደለም ሙሉ ፕሮፌሰር የምትሆነው፣ ከረዳት ተነስተ ከረዳት በኋላ ለተባባሪ ፕሮፌሰርነት 4 ዓመት ታገለግላለህ። ከዛ እንደዛው ልክ ሙሉ ፕሮፌሰር ስትሆን እንደሚፈለገው ማርክ ደግሞ የተለያዩ ነጥቦች ለተባባሪ ፕሮፌሰር ስትሆን ይሄን ማሟላት አለበት፣ ኮሚኒቲውን በዚህ ያገለግለ፣ ይሄን ያህል የሰራ፣ ይሄን ያህል የምርምር ህትመቶችን ያገኘ ተብሎ የራሱ የሆነ ብዙ ነጥቦች አሉ የሚቀመጡለት ማለት ነው። እና ከዛ ተባባሪ ኮንክ በኋላ ደግሞ ከተባባሪ ወደ አሁን ወደ ሙሉ ፕሮፌሰርነት ለመምጣት ሚኒመም 6 ዓመት መስራት ይጠበቅብሃል። 6 ዓመት መስራቱ ብቻ ሳይሆን የሚቀመጡት ነጥቦች ብዙዎቹ በቀላሉ የሚደረስባቸው አይደሉም፣ እንደ ክራይቴሪያ ወይም እንደ ፓራሜትር። እነዛን ለማሟላት የምታደርጋቸው ውጣ ውረዶች፣ የምትወርዳቸው የምትወጣቸው ነገሮች ያው ማክሲመም ስለሆነ በዚህ አሁን አስተማሪ ሆነ በዩኒቨርሲቲ ቆይታ ከቆየ የምታገኘው የመጨረሻው የእድገት ደረጃ ስለሆነ የሚሰጠው ደስታ አለ፣ ግን ውጣ ውረዱ ብዙ ነው። ወደ ነጥቡ ከመሄዱ በፊት ይሄን ያደረገ ይባላል። ለምሳሌ በቀላሉ 6 የፒኤችዲ ተማሪዎችን ያስመረቀ ይላል፣ ወይም ደግሞ 20 የማስተርስ ተማሪዎችን አማክሮ ያስመረቀ ይላል፣ ወይ እንደገና ደግሞ 8 ነጥብ ያገኘ ይላል። 8 ነጥብ የሚለው የምርምር ህትመቶቹን 8 ነጥብ ለማግኘት የረጅም ዓመት ህትመቶች ያስፈልጓል። ህትመቱ ደግሞ የሚመጣው ምርምሩ ላይ ተሳትፈ በምርምር እየሰራ ሰርተህ አይቆምም። ከሰራህ በኋላ የሰራሃቸው ውጤቶች ደግሞ ለሌላው የሳይንቲፊክ ኮሚኒቲ እያጋራህ እያሳተምክ 8 ነጥብ ማግኘት ማለት በፊት 6 ነበር። 6ቱም ከባድ ነበር፣ ብዙ ሰው አይገባበትም። አሁን ደግሞ እንዳይደረስበት ይመስላል 8 አድርገውታል።
2: ለዛ ይሆን ፕሮፌሰር አንዳንዴ አሁን ዩኒቨርሲቲ ማውቃቸው 20 ዓመትም ከዛ በላይ የሚያስተማሩ ወይ በተባባሪነት ወይ በረዳት ፕሮፌሰርነት ሆነው ለምንድን ነው ሙሉ ፕሮፌሰር ያልሆኑት የሚል ጥያቄ ይፈጠርብኝ ነበር።
1: ሂደቶቹን አሉ እኮ ጡረታም ይደርሳል ይሄንን ሳይሞላ። እነዚህ ነገሮች የሆኑት ማለት አንዳንድ ጊዜ ሰው ዝም ብሎ እንዳያገኘው አይ ቲንክ ለማዕረጉም እንደው ቀላል ተብሎ ሁሉም ሰው የተመሳ ፕሮፌሰርም እንዳይሆን ይሆን አላቅም። ለምን እንደዚህ የዚህን ያህል ከባድ እንዲሆን እንዳደረጉት እኔ የሆነ ለመናገር አላቅም። ሲምፕሊ አካዳሚክ ፕሮሞሽን ነው። በቃ በጣም ብዙ ኤግዞስት እንድታደርግ ያደርግሃል። ለዛ ነው ሴሌብሬት የሚደረገው።
2: በጣም ደስ ይላል።
1: ጥያቄው
2: ለምሳሌ ሰላም አቻሜለሽ ብዬ ብጠራውት ሙሉ ፕሮፌሰር ከሆኑ በኋላ ትንሽ ቅር ይሎታል?
1: እውነት ለመናገር እኔ አይለኝም። እንትን ከሆነ ነው የሚለኝ። ለምሳሌ ቦታው ይወስነዋል፣ ምጠራኝ ቦታ።
2: እሺ፣
1: ለምሳሌ አካዳሚክ አካባቢ ላይ አሁን ዩኒቨርሲቲ ኮሚኒቲ ውስጥ ሆነ ዩኒቨርሲቲ ውስጥ በስራ በፎርማል ስብሰባዎች ላይ ወይ በሆነ ቦታ ላይ ቢሆን ለምን እላለሁ። ለምን ማለት ተሟልቶ መጠራት አለበት። ጀስት ደግሞ ከቢሮ ውጭ ግን ኤኒዌር አግኝተኝ ደግሞ ብጠራኝ አሁን ብዙ ሰው አሁንም በስሜ ነው የሚጠራኝ። ምንም ቅር አይልም። እንደውም እንደዛ ሲሉ ልክ የሆነ ወደ ዳር ያደረጉኝ ያህል ይሰማኛል። ብዙ ፍሬንድሊ አይሰማኝ ማለት ነው። ግን እንትን አይደለም፣ አንዳንድ ሰው ሴንሲቲቭ ነው። እኔ በዛ ሴንሲቲቭ አይደለሁም። እንደውም አሁን እኔ ብዙም አልደግፈው። አሁን አንዳንድ ቦታ ላይ ያሉ ሰዎች ረዳት ፕሮፌሰር እከሌ ምናምን እየተባሉ ሲጠሩ አያለሁ። ቦታው ዩኒቨርሲቲ ውጪ ከሆነ ይሄ ማድረግ ምንም ማለት አይደለም። የሚሰራው ቦታ ዩኒቨርሲቲ ውስጥ ነው። የምክር ቤት ተወዳዳሪዎችን አያለው። አንዳንድ የረዳት ፕሮፌሰር ወይም ፕሮፌሰር ወይ ተባባሪ ፕሮፌሰር ከሌ ምናምን ተብሎ ነው። ያ አፕሮፕሬት ነው ብዬ አላምንም። ሆነ ለመናገር
2: ለምን ያነሳሁት፣ አሁን በሚዲያም ላይ ብዙ ሰዎችን ቃለ መጠይቅ እናደርጋለን እና አንዳንድ ጊዜ ዶክተር ሳንል በቀጥታ ስማቸው ስንጠራቸው አንዳንዶቹ ቁጣቸውን ይገልጻሉ፣ አንዳንዴ ደግሞ ገና ፒኤችዲ እየተማሩም እጩ ዶክተር ማለት ዝንባሌ ሚዲያ አካባቢ አለ። የክብርም የተሰጣቸው ዶክተር በሉን ይላሉ አንዳንዴ። እና ይሄ ብዥታ ስላለ ምንድን ነው ከዛ ስም ጋር መቆራኘት አሁን ይገለጹ ሊን ድካም ስላለ ይሆን ሰዎች ቅር የሚላቸው በስማቸው ሲጠሩ የሚል ነገር ተፈጥሮብኝ ነው።
1: የእነሱን አላቅም፣ ግን እኔ የሚመስለኝ ዝም ብዬ ግን አስተያየቴን ስነግር እውነት ለመናገር አሁን አካዳሚክ ላይ ያሉ ማዕረጎች ድሮ የሚሰጣቸውን ሪስፔክት አጥተዋል። ግን ሰዎች በዛ ልክ ለምን ሴንሴቲቭ ይሆናሉ? ምነው ስሙን እንደ እንትን ቫሊዩ የሚያደርጉበት ወይ ነው ብቻ ይመስለኝ። ፖለቲካ ውስጥ ያለ ሰው ረዳት ፕሮፌሰር ተባለ ፕሮፌሰር ተባለ ምን ይሰራለታል? ያ እኮ አካዳሚክ ብዙ ጊዜ ወንዶች ናቸው። ወንዶች ያው
2: የኢጎ ጉዳይ ሆነ
1: አለ ይፈልጋሉ። ይሄ ናችራል ነው፣ ማንፈርድባቸውም። ግን እኔ ከዩኒቨርሲቲው ማህበረሰብ ከወጣ በኋላ አያማቸውም የለሽ።
2: ስለዚህ አቻሜለሽ ነይ ቡና ጠጪ ቢሉሽ ቅር አይለሽም? የግድ ፕሮፌሰራች
1: ምንም ሲጀመር አልገልጽም። ይገርምህ እኔ ዶክተርም ተባባሪ ፕሮፌሰርም ሆኜ ብዙ አመት ኖር ያለው አ እኔ አንድ ኖቢያር ካረገልኝ ነገር ብዬ ማስበው ብሞት ከሌለኝ በቃ እኔ እኮ ዶክተር እኮ ምናምን ብዬ አላውቅ። ሰፈር ውስጥ አሁን ሰዎች አብዛኛው ሰው እንግዲህ የተወሰነ ሰው ይወቀኛ አላውቅም እንጂ አብዛኛውን ሰው እንደ ማንኛውም የማህበረሰቡ አካል ሆኜ ነው ማገኛቸው። ቅማቸው ሚደሽ ብዬ ነው ሲጠሩ የማቸው ሚደሽ ብለው ነው። አንዳንድ የሚያቀኝ ሰው መቶ እንደውም እንደዚህ ምናምን ሲል ሁሉ ደነግጣለሁ። ምክንያቱም እንዲፈሩ ወይም እንዲያርቁኝ ወይም ደግሞ የተለየ ነገር ከኔም እንዲጠብቁ ሰዎችን ስለማልፈልግ እንደነሱ ሆኜ መኖርን ስለሆነ መመርጠው ሌላ ቦታ ላይ ይሄን ስም አልጠቀመውም ልልህ ነው።
0: አድማጮች አሁን ደግሞ የመሸጋገሪያ ዜናዎችን ላሰማችሁ። በኒጀር አየር ማረፊያ ላይ ታጣቂዎች ባደረሱት ጥቃት 35 ሰዎች ተገድለዋል። ጥቃቱ በአምስት ወራት ውስጥ ሁለተኛ መሆኑ ተነግሯል። በዩክሬን ጥቃት ሳቢያ ጥቁር ጋዝ የቀላቀለ ዝናብ እየጣለ መሆኑን የሞስኮ ነዋሪዎች ተናግረዋል። ጥቃቱ ጦርነቱ ከተጀመረ አንስቶ ዩክሬን በሞስኮ ላይ ካደረሰቻቸው ጥቃቶች የከፋው ሲሆን በጥቃቱ 17 ሰዎች ተጎድተዋል። እንግሊዛዊቷ ተዋናይት 208 ሚሊዮን ዶላር የሚያወጣ አደንዛዥ እጽ በማዘዋወር ተከሳለች። የ34 ዓመቷ ተዋናይት ሜት የተባለውን አደንዛዥ እጽ ለማዘዋወር በመሞከር ክስ ሲድኒ የሚገኝ ፍርድ ቤት ቀርባለች። በዚህ ክስ ከፍተኛው ፍርድ የእድሜ ልክ እስራት ነው። ዜናዎቹ እነዚህ ናቸው። ኦባማዎች በፕሬዝዳንታዊ ማዕከል ምርቃት ላይ ከትራምፕ ውጪ ሶስት የቀድሞ መሪዎችን ጋብዘዋል። አጭር ዘገባ አለን።
2: ባራክና ሚሼል ኦባማ በፕሬዝዳንታዊው ማዕከል ምርቃት ላይ ከዶናልድ ትራምፕ ውጪ ሶስት የቀድሞ የአገሪቱን መሪዎችና ባለቤቶቻቸውን ጋብዘዋል። ፕሬዝዳንት ትራምፕ አለመጋበዛቸው አነጋጋሪ ሆኗል። ኦባማ ፕሬዝደንሻል ሴንተር የተባለው ማዕከል ሲመረቅ ጆርጅ ቡሽ፣ ቢል ክሊንተንና ጆ ባይደን ከነ ባለቤቶቻቸው ተገኝተው ነበር። ዶናልድ ትራምፕ ግን አልተጋበዙም። ቢቢሲ ስለ ጉዳዩ ከዋይት ሃውስ ምላሽ ጠይቋል። ባራክና ሚሼል ኦባማ የከፈቱት ማዕከል ሙዚየም፣ ቤተ መጻሕፍትና የትምህርት ተቋምን አጣምሮ የያዘ ነው። ጥንዶቹ በዋይት ሃውስ ላሳለፉት 8 ዓመታት መታሰቢያ እንደሚሆንም ተገልጿል። እጅግ ተወዳጅ እንደሆኑ የሚነገርላቸው ባራክ ኦባማና ሚሼል ኦባማ ለረጅም ጊዜ ከፕሬዝዳንት ዶናልድ ትራምፕ ጋር ሰጣ ገባ ቆይተዋል። ማዕከሉን ያስገነቡት ዋይት ሃውስ ከመግባታቸው በፊት ሊኖሩበት በነበረው አካባቢ ነው። የምርቃ ስነ ስርዓቱ ሲከናወን የቀድሞው ፕሬዝዳንት ባራክ ኦባማ ማዕከሉ ደማቅና ማህበረሰባችንን የሚዘክር እንዲሆን እንፈልጋለን፣ ጥበብ፣ ሙዚቃና ስፖርት የምንጋራበት እንዲሁም እርስ በርስ የምንማማርበት ይሆናል ብለዋል። ሚሼል ኦባማ በጥልቅ ስሜት ውስጥ ሆነው ስለ ባለቤታቸው ዓለምን ጉዳያሰኝ ንግግር አድርገዋል። ባራክ ኦባማም በዚህ ስሜታዊ ሆነው ታይተዋል። ጥንዶቹ ዶናልድ ትራምፕን በስም ባይጠቅሱም ያሁኑን አስተዳደር ከመወረፍ ወደ ኋላ አላሉ። የቀድሞዋ የጀርመን መራሄተ መንግስት አንግላ ሜርክል እና የቀድሞው የካናዳ ጠቅላይ ሚኒስትር ጀስቲን ትሩዶ በዚህ ማዕከሉ መክፈቻ ስነ ስርዓት ላይ ታድመዋል። ጄኒፈር ሃድሰን፣ ክርስቲና አጉሌራ፣ ጆን ሌጀንድ፣ ኮመን እና ሌሎችም እጅግ ዝነኛ ድምጻውያን በመክፈቻው ስነ ስርዓት ላይ ሙዚቃ አቅርበዋል። የአሜሪካ ፕሬዝዳንቶች ከስልጣን ሲወርዱ ቤተመጻሕፍት የመክፈት የቆየ ልማድ አላቸው። ኦባማዎች የከፈቱት ማዕከል ቅርጫት ኳስ መጫወቻ፣ የሙዚቃ ስቱዲዮና ሌሎች መዝናኛዎችንም የያዘ ነው። ማዕከሉ ለህዝብ ፓርክነት በተመደበ ቦታ ላይ መሰራቱ ተቃውሞ አስነስቶ ነበር። እንዲሁም የፍርድ ቤት ክርክርም ነበረበት። ቱሪስቶችን ወደ ቺካጎ ሊስብ ይችላል በሚል በአዎንታዊ መንገድ ማዕከሉን የተመለከቱም አሉ። ማዕከሉ ወደ 850 ሚሊዮን ዶላር እንደወጣበት ተነግሯል።
0: ፕሬዚዳንት ዶናልድ ትራምፕ የጣሊያኗ ጠቅላይ ሚኒስትር ፎቶ እንድንነሳ ለምናኛለች ማለታቸው ቁጣን ቀሰቀሰ። ይሄ የሆነው ትራምፕ በቡድን 7 አባል አገራት ስብሰባ ወቅት የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ፎቶ ለመነሳት እንደለመኗቸው ለጣሊያን ቴሌቪዥን ከተናገሩ በኋላ ነው። በዚህ ምክንያት የጣሊያን የውጭ ጉዳይ ሚኒስትር ወደ አሜሪካ የሚያደርጉትን ጉዞ ሰርዘዋል። ጠቅላይ ሚኒስትር ጆርጂያ ሜሎኒም ፕሬዚዳንት ትራምፕ የተናገሩት ሙሉ በሙሉ ፈጠራ ነው በማለት አጣጥለውታል። ትራምፕና ሜሎኒ በዚህ ሳምንት ፈረንሳይ ውስጥ በተካሄደው የቡድን 7 ጉባኤ ላይ በቅርበት ሲነጋገሩ ታይተዋል። ሜሎኒ ከንግግራቸው በኋላ ግንኙነታቸው ላይ ለውጥ እንደሌለና ምንም አይነት መወቃቀስ እንዳልተፈጠረ ለጋዜጠኞች ተናግረዋል። ይሁን እንጂ ትራምፕ ከአንድ የጣሊያን ቴሌቪዥን ጣቢያ ጋር በስልክ ቃለ ምልልስ ያደርጉ ፎቶ እንድንነሳ ስትለምነኝ አሳዝናኛለች ብለዋል። ሁለቱ መሪዎች በፈረንሳይ ስብሰባው ወቅት ጎን ለጎን ተቀምጠው ፈገግ እያሉ የተነጋገሩበትን ጨምሮ በርካታ ጊዜ አብረው የሚታዩባቸው ምስሎች ተሰራጭተዋል። ትራምፕ ጠቅላይ ሚኒስትሯ ስላናገርኳት ምናልባት ደስ ብሏት ይሆናል ማለታቸውን የቴሌቪዥን ጣቢያው የፕሬዝዳንቱን የእንግሊዘኛ ንግግር ሳያሰማ በጣሊያንኛ የተተረጎመውን አቅርቧል። ይህንን ተከትሎ ጠቅላይ ሚኒስትር ሜሎኒ ትራምፕ ያሉትን ሙሉ በሙሉ ባለማመን መገረማቸውን በኢንስታግራም ላይ ለ7 ሚሊዮን ተከታዮቻቸው ባስተላለፉት አጭር የቪዲዮ መልእክት ምላሽ ሰጥተዋል። ሜሎኒ ይህ ክስተት ለመጀመሪያ ጊዜ ያጋጠመ አለመሆኑንም ገልጸዋል። የአሜሪካው ፕሬዝዳንት ለአጋሮቻቸው እንዲህ አይነት ባህሪ ለምን እንደሚያሳዩ አላውቅምም ብለዋል ጠቅላይ ሚኒስትሯ። እኔም ሆንኩ ጣሊያን ፍጹም ለምነን አናውቅም ሲሉም አክለዋል። ቢቢሲ ከትራምፕ ጽህፈት ቤት ከዋይት ሃውስ በጉዳዩ ላይ አስተያየት እንዲሰጡ ጠይቋል። እንደ አውሮፓውያኑ በ2022 የጣሊያንን ጠቅላይ ሚኒስትርነት የያዙት ሜሎኒ በጥር 2025 በትራምፕ ሲመተ በዓል ላይ የተገኙ ብቸኛዋ የአውሮፓ ሀገር መሪ ነበሩ። በአውሮፓ ህብረት አባል ሀገራት መሪዎችና በአሜሪካው ፕሬዚዳንት መካከል ድልድይ እንደሚሆኑ ተስፋ ተጥሎባቸውም ነበር። ሜሎኒ አሜሪካ ከኢራን ጋር ያደረገችውን ጦርነት በግልጽ ተቃውመዋል። ትራምፕ ሚያዝያ ላይ ከጣሊያኑ ዕለታዊ ጋዜጣ ኮሪየር ዴላ ሴራ ጋር በስልክ ባደረጉት ቃለ ምልልስ ሜሎኒ ደፋር ትመስለኝ ነበር፣ ነገር ግን ተሳስቻለሁ ማለታቸው ይታወሳል። የአሁኑ የትራምፕ ቃለ ምልልስ ከተሰማ በኋላ የጣሊያን ፕሬዚዳንት ሰርጂዮ ማታሬላ ወዲያውኑ ለጠቅላይ ሚኒስትር ሜሎኒ ደውለው ድጋፋቸውን ገልጸዋል። በርካታ የጣሊያን ፖለቲከኞችም ከጠቅላይ ሚኒስትሯ ጎን መቆማቸውን ገልጸዋል። ሌሎች ዝርዝር ዘገባዎችን ለማንበብ ድረገጻችንን እንዲሁም የፌስቡክ ገጻችንን ጎብኙ። ቢቢሲ ኒውስ አማሪክ የዩቲዩብ ገጻችንንና የዋትስአፕ ግሩፓችንን በመቀላቀልም መረጃዎችን ማግኘት ትችላላችሁ። የራዲዮ ፕሮግራሙንም በቀጥታ በፌስቡክ፣ በዩቲዩብ፣ በናይልሳትና ባጭር ሞገድ ላይ መከታተል እንደምትችሉ ልናስታውሳችሁ እንወዳለን። የዛሬውን አበቃን። መልካም ምሽት፣ መልካም ቅዳሜና እሁድ ይሁንላችሁ።